0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል? እነሆ የለተ ሮብ የጧት ስርጭታችን በሰዓታችን ዘንቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራን ዘመን አቆጣጥር ሀዮም ዮም ዳሌ ተፍዛይን በታሙዝ ኤታፍሽን ፔቫ እንደ አውሮፓ ዘመን አቆጣጥር ጁላይ 1 2026 እንደ ኢትዮጵያ ዘመን አቆጣጥር ሰኔ 24 2018 ነው። የቴክኒክ ባለሙያ ሮኒ ናኦር ሲዶተረኞች ሰጠይ ዘመንና እቾ ባይነን ደሰለመሮ ስርጭታችን እስከ ጧቱ 7:00 ድረስ ይከተላል። በዚያን ሰዓት ስርጭት ዜና ወቅቱን የተመለከተ ዜና የፖለቲካ ትንታኔ ንግስቶች ላምባቢያን ይዘው ቀርበሚሉትና የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ቆይታችሁ ከኛ ጋር ይሁን። ያን አሁን ዜናውን በሰጠይ ዘመናም
3: አመሰግናለሁ። አይቸው አርስተ ዜና ፕሬዝዳንት ሄርጾግ እስራኤል በቅርቡ ብሔራዊ ክነሴት ምርጫ ልታደርግ ስለሆነ ህዝብ ወደ ምርጫ ጣቢያ በመሄድ የመምረጥ መብቱ እንዲጠቀም ጥሪ ያቀረቡ። እስራኤል መከላከያ ሰራዊት በደቡብ ሊባኖስ አንዳንድ ቦታዎችን በመልቀቅ ለሀገሪቱ ጦር ለማስረከብ የታቀደው ገና ተግባር ላይ ያልዋለም ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያጤኑበት መሆኑ ተገለጸ። በ2026 ዓመተ ምህረት እየተካሄደ ባለው የዓለም ዋንጫ ኖርዌይና ፈረንሳይ በጥሎ ማለፍ ጨዋታዎች ተጋጣሚዎቻቸውን በማሸነፍ ለቀጣዩ ዙር ውድድር አለፉ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው ሆም ፕሬዝዳንት ሄርጾግ እስራኤል በቅርቡ ብሔራዊ የክነሴት ምርጫ ልታደርግ ስለሆነ ህዝቡ ወደ ምርጫ ጣቢያዎች በመሄድ የመምረጥ መብቱ እንዲጠቀም ጥሪ ያቀረቡ። ፕሬዝዳንት ሄርጾግ ትላንት በርጽሊያ ከተማ በነበረ አንድ ዝግጅት ተገኝተው ባሰሙት ንግግር ህዝቡ የመምረጥ መብቱን በመጠቀም ድምጽ እንዲሰጥ ጥሪ ያቀርባው ምርጫ መንግስትን ይቀይራል፣ ሆኖም ምርጫ ህዝብን አይለውጥም ብሏል። ፕሬዝዳንት ሄርጾግ በተጨማሪ እንዳሉት አንድ ዜጋ ዲሞክራሲንና ህዝብን ሳይጎዳ ለመንግስት ድጋፍ መስጠት ይችላል። የምርጫ ጉዳይ ሲነሳ ቀላል ይመስላል፣ ይሁን እንጂ እንደገና ደጋግሞ መፈጸምን ይጠይቃል። ምክንያቱም ምርጫ በዜጎች መካከል የሚካሄድ የእርስ በርስ ጦርነት አይደለም፣ በአንጻሩ ምርጫ ያለ ግጭት ልዩነትን ማሸነፊያ መንገድ ነው ብሏል። በመሆኑም እንደ ዜጋ ዲሞክራሲያዊ መብትን በመጠቀም ድምጽ በመስጠቱ መሳተፍና ምርጫና ውጤቱን ማክበር ይገባል ብለዋል ፕሬዝዳንት ሄርጾግ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አንዳንድ ቦታዎችን በመልቀቅ ለሀገሪቱ ጦር ለማስረከብ የታቀደው ገና ተግባር ላይ ያልዋለም ተባለ። እስራኤልና ሊባኖስ በአሜሪካ አደራዳሪነት ከስምምነት ሲደርሱ እስራኤል በደቡብ ሊባኖስ ከተቆጣጠረቻቸው አንዳንድ ቦታዎች በመልቀቅ አካባቢውን የሊባኖስ ጦር ተረክቦ ሰላምና ደህንነት እንዲያስከብር ለማድረግና በምሳሌነት ለማሳየት ታቅዷል። ይሁን እንጂ ሂደቱ ገና አልተጀመረም ተብሏል። የእስራኤል ደህንነት ጥበቃ ባለስልጣናት እንደገለጹት የእስራኤል ጦር በደቡብ ሊባኖስ አንዳንድ አካባቢዎች እንዲለቅ የተያዘው እቅድ የጊዜ ሰሌዳ አልተያዘለትም። ሂደቱ በትክክል መከናወን አለበት። የአሜሪካ ጫና በእስራኤል ላይ ቢኖርም የእስራኤል ጦር አንዳንድ ከደቡብ ሊባኖስ ቦታዎች ለቆ የሚወጣው ግልጽ መረጃዎች ሲኖሩና የሊባኖስ ጦር የሂዝቦላ ድርጅት አሸባሪዎችና መሰረተ ልማቶችን መዋጋት ሲችል ብቻ ነው ብለዋል። በእንዲህ እንዳለ ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ትላንት በደቡብ ሊባኖስ ጉብኝት ማካሄዳቸው ይታወሳል። የሂዝቦላ ድርጅት የአካባቢውን ሰላም ስጋት ውስጥ እስከጣለ ድረስ እስራኤል መከላከያ ሰራዊቷን ከደቡብ ሊባኖስ እንደማታስወጣም ጠቅላይ ሚኒስትር ናታንያሁ አስረግጠው ተናግረዋል። በሌላ በኩል እስራኤል ደቡብ ሊባኖስ ለቃ እንድትወጣ ኢራን እያሳሰበች ትገኛለች። እንዲሁም ተግባር ላይ ካልዋለ ኢራን በእስራኤል ላይ ያጸፋ እርምጃ የምትወስድ መሆኑን በተደጋጋሚ ጊዜ አስጠንቅቃለች። የእስራኤል ፖሊስና የጠቅላላ ደህንነት ጥበቃው ሻባክ የሀገሪቱን ደህንነት ለመጉዳት ሞክሯል ተብሎ የተጠረጠረ የአሜሪካን ዜጋ በቁጥጥር ስር መዋላቸውን አስታወቁ። ሁለቱ የእስራኤል የደህንነት ጥበቃ አካላት አሜሪካዊውን ዜጋ በቁጥጥር ስር ያዋሉት ከሶስት ሳምንታት በፊት ሲሆን ባለፉት ወራት ከኢራን መረጃ ድርጅት አባላት ጋር ግንኙነት በመፍጠር የእስራኤልን ደህንነት ለመጉዳት ጥረት አድርጓል። አንዳንድ የእስራኤል ወሳኝ ቦታዎችን በቪዲዮ እንዲቀርጽ ታዟል። ለዚህም በመቶዎች የሚቆጠር ዶላር ተቀብሏል ተብሏል ተጠርጣሪው። በቅርብ ቀናትም ክስ ይመሰረትበታል ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያጤኑበት ነው ተባለ። የዌል ስትሪት ጆርናል ጋዜጣ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሀገሪቱ የጦርነት ጉዳይ ሚኒስትር ሃግልስት ጋርና የሀገሪቱ የጋራ ጦር መምሪያ ኃላፊ ጀነራል ካይን ጋር እንደተመካከሩና በኢራን ላይ ተጨማሪ ጥቃት በመፈጸም ቀሪ ጉዳዮችን ማጠናቀቅ ይፈልጋሉ። ይሁን እንጂ ትራምፕ ገና ከውሳኔ ላይ አልደረሱም ተብሏል። አሜሪካ በኢራን ላይ ጦርነቱን የማደስ ፍላጎት ቢኖራትም ይህ አይነት ሂደት የኢራንን ኒውክሌር እቅድ ለማስቀረት የሚደረገውን ጥረት ሊጎዳ ይችላል የሚል ሐሳብ በአሜሪካ በኩል እንዳለም ተጨምሮ ተገልጿል። ይህ በእንዲህ እንዳለ የፕሬዝዳንት ትራምፕ የልጅ ባልና የቅርብ አማካሪያቸው ኩሽነር እና የመካከለኛው ምስራቅ ልዩ መልእክተኛ ዊትኮፍ ትላንት ምሽት ወደ ካታር በመሄድ ከሀገሪቱ ጠቅላይ ሚኒስትር መሐመድ ቢን አብድ ራህማን አልቲያኒ ጋር ተገናኝተው ከኢራን ጋር በሚካሄዱ ድርድሮች ዙሪያ መክረዋል ተብሏል። ኢራን በበኩሏ ወኪሎቿን ወደ ካታር አለመላኳን አስታውቃለች። አሜሪካና ኢራን የመግባቢያ ስምምነት ከፈረሙ ሁለተኛ ሳምንት አልፏል። በስዊዘርላንድም ሁለቱ ሀገራት ወኪሎች ተገናኝተው መክረዋል። ይሁን እንጂ በሁለቱ ሀገራት መካከል ባለው አለመተማመንና በሆርሙዝ አካባቢ በሚፈጠሩ ግጭቶች ምክንያት የነበረው የሰላም ተስፋ እንደገና ወደ ውጥረት ተቀይሮ ነበር። ባለፉት ቀናት ሁኔታው ቢረጋጋም ቴህራንና ዋሽንግተን በመካከላቸው ላለውም ሆነ አካባቢያዊ ችግር ዘላቂ መፍትሄ ለማምጣት በተደራጀ መልኩ ግንኙነቶችንና ውይይቶችን እያካሄዱ አይደለም ተብሏል። አንዱ በሌላው ላይ የነቀፌታና ውግዘት ንግግር ከማሰማት ውጪ በዲፕሎማሲያዊ መንገድ የበለጠ እየቀጠሉበት እንዳልሆነ ተነግሯል። በዚህ ምክንያትም ሳይሆን አይቀርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው የተባለው። በአሜሪካ በሀገሪቱ ዲሞክራሲ የሚያምኑና ብሔራዊ ኩራት የሚሰማቸው ዜጎች ቁጥር እየቀነሰ መሄዱ ተገለጸ። አሶሲየትድ ፕሬስ የተሰኘው መገናኛ አውታር የፊታችን ቅዳሜ ሐምሌ 4 ቀን የሚከበረውን የአሜሪካን 250ኛ ዓመት የነጻነት ቀን ምክንያት በማድረግ ከህዝብ ላይ ባደረገው ግምገማ መሰረት በዲሞክራሲና ብሔራዊ ኩራት የሚያምኑ ዜጎች ቁጥር ባለፉት 10 ዓመታት ቀንሷል። በዲሞክራሲ የሚያምነው ዜጋ ቁጥር በ14% ቀንሷል። በአሜሪካ ጦር የነበረው እምነትም 19% ወርዷል። ግሎብ የተሰኘው ተቋም ግምገማ እንደሚጠቁመው ደግሞ ከአሜሪካ ጠቅላላ ህዝብ መካከል በአገራቸው ኩራት የሚሰማቸው 53% ያክሉ ናቸው ብሏል። ግምገማው ከኢራን ጋር የተካሄደውን ጦርነት ምጣኔ ሀብቱንና የዋጋ ግሽበትን ያጠቃለለ ነው ተብሏል። ስፖርት። በ23ኛ የዓለም ዋንጫ የጥሎ ማለፍ ጨዋታዎች ኖርዌይና ፈረንሳይ ተጋጣሚዎቻቸውን በማሸነፍ ለቀጣዩ ዙር ውድድር አለፉ። ትላንት ምሽት በነበረው ጨዋታ ኖርዌይ አይቮሪ ኮስትን 2-1 በማሸነፍ ነው 16 ሀገራት ወደሚሳተፉበት ጨዋታ ያለፈችው። ባሳለፍነው እኩለ ሌሊት 12 ሰዓት ጀምሮ ደግሞ ፈረንሳይ ከስዊድን ጋር ተጫውተው ፈረንሳይ 3-0 በማሸነፍ 16 ሀገራት የሚሳተፉበትን ቡድን ተቀላቅላለች። የፈረንሳዩ ኮከብ ተጫዋች ክሊያን ኤምባፔ 6ኛ ጎሉን በማስቆጠር ከአርጀንቲናው ሊዮኔል ሜሲ ጋር እኩል በመሆን የወርቅ ጫማውን ለመቀበል ፉክክር ላይ ይገኛል። ሌሊት 4 ሰዓት ጀምሮ በሜክሲኮና ኢኳዶር መካከል ሊካሄድ የነበረው ጨዋታ በአስቸጋሪ አየር ጸባይ ምክንያት ተራዝሞ ጨዋታው ከንጋቱ 5 ሰዓት ላይ ጀምሯል። ውጤቱም ሜክሲኮ 2-0 እየመራች ትገኛለች። ሁለተኛው አጋማሽ ጨዋታ አሁን ጀምሯል። ይህ በእንዲህ እንዳለ ዛሬ ምሽት 7 ሰዓት ጀምሮ ሌላ የጥሎ ማለፍ ጨዋታ የሚካሄድ ሲሆን እንግሊዝ ከሪፐብሊክ ኮንጎ ጋር ይጫወታሉ። የማጣሪያ ጨዋታው ዛሬ ሌሊትም ይቀጥላል። ሌሊት 11 ሰዓት ጀምሮ ቤልጅየም ከሴኔጋል ጋር ይጫወታሉ። እስካሁን በተካሄዱ የጥሎ ማለፍ ጨዋታዎች 16 ቡድኖች ወደሚሳተፉበት ጨዋታ ያለፉት ሀገራት ካናዳ፣ ብራዚል፣ ሞሮኮ፣ ኡራጓይ፣ ኖርዌይ እና ፈረንሳይ ናቸው። በመጨረሻ የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 29፣ በሃይፋና አካባቢዋ 28፣ በኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው የሰዓቱ ዜና እዚህ ላይ አበቃ።
2: አመሰግናለን ስለ ዜናው ሰጠኝ።

የተከበራችሁ አድማጮቻችን አሁን ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚለውን ይዘን እንቀርባለን። እንደተለመደው አራቱም ጋዜጣዎች ፊት ለፊት ላይ ይገኛሉ። ማዕሪብ፣ እስራኤል ሃዮም፣ ሚዲዮ ተርኖትና ሀሬት ናቸው። ሁሉም በተለያዩ ርዕሶች በመጀመሪያ ገጻቸው ላይ ያቀረቡት ጽሑፍ አለ፣ እንመለከታለን። በማዕሪብ ስንጀምር ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከመከላከያ ሚኒስትር ጋር በትናንት ዕለት ደቡብ ሊባኖስን አካባቢ እንደጎበኙ የሚያሳይ ከነ ምስል ፎቶግራፍ ይዞ ቀርባለኝ። እንደተናገሩትም ሂዝቡላ ትጥቁን እስካልፈታ ድረስ እኛም ደቡብ ሊባኖስ ለቀን አንወጣም የሚል የተናገሩት ሁኔታ አለ። ምርጫ 2026ን በማስመልከት የሺር የተሰኘው የበጋዲ አይዘንኮት የሚመራው ፓርቲ ይፋዊ የሆነ የምረጡኝ ቅስቀሳ በትናንትናው ዕለት ጀምሯል። መንግስት ተቆጣጣሪ በጥቅምት 7/2023 ላይ ያደረገውን ምርመራ በተመለከተ ከሚጠበቀው በላይም ከህግ ውጪ ምርመራ አድርጓል በሚብል በትናንትናው ዕለትም የቀረው ነበር። ይህን በተመለከተም በዛሬው ሰፋ ያለ ጽሑፍ እናገኛለን። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰሜኑ የሀገራችን ክፍል መጎብኘታቸውን በማሳየት በሰሜኑ የሀገራችን ክፍል ጸጥታውን እንዲከበር መከላከያ ሁሉንም ነገር ጥረት እያደረጉ እንደሆነ በመግለጽ በደቡብ ሊባኖስን በማስመልከት መከላከያ ሰራዊታችን አሁንም በደቡብ ሊባኖስ ሂዝቡላ መሳሪያውን እስካላስረከበ ድረስ በዛው አካባቢ እንደሚቆይና ደህንነቱን እያስፋፋ እንደሚቆጣጠር ማስተዋቀዋል። ወደ አሜሪካ በመንሄድበት ሰዓት የአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት የሰላም ስምምነት አሁንም ገባውት አይሚል ነገር የሚታይበት ይመስላል። በተለይ ደግሞ የፕሬዚዳንት ዶናልድ ትራምፕ የሰላም መልእክተኛ የሆኑት ኩሽነርና ዊትኮፍ በካታር እንደሄዱና ዛም እንደደረሱ ጽሑፍ አለ። ኢራኖች ይመጣሉ አይመጡ የሚል ሁኔታም አለ። ቀደም ሲል ባልደረባይም በዜናም እንዳሳወቀውም ምናልባት ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማደስ እያሰቡ እንደነበር በአንዳንድ ጋዜጦች ላይም እያሰቡ ይላል እስ ላይም እንደዚህ ሀሳብ እንደነበራቸው የተናገሩበት ሁኔታ አለ። ተጠለፉት ጥቅምት 7/2023 ከተጠለፉት በተጠልፈው ሂደው ከነበሩት እስራኤላውያን አፍኖ ይዞ የነበረው አንድ ሽብርተኛ መገደሉና በዚህ ዙሪያም በተለይ ብራስልብስኪ የተሰኘው የተጠለፈው እስራኤላዊ እሱን አፍኖ ይዞት እንደነበርና የእሱን ሞት ሲሰማ የተሰማ ሁኔታ እጅግ በጣም በድሎኛል፣ እንደ ሰውም አልቆጠረኝ፣ ግፍ ሰርቶብኛል በማለት ያሳለፈውን ሁኔታ በዚህ ጽሑፍ ላይም አስቀምጦ ጽፎልናል። በመንግስት በተለይ የሃይማኖተኛ ተማሪዎችን ወታደር ቤት እንዳይገቡ የቶራ ወይም የኦሪት ትምህርት ልክ ወታደር ቤት እንዳገለገሉ አድርጎ የሚቆጥር ህግ ለማስጠቅ እየተሯሯጡ እንደሆነ ይነገራል። እዚህ ላይም አንድ እንደምናሳየው ከሆነ በመጀመሪያው ዙር በክነሴት ድምፅ አሰጣጥ ተደርጓል። በዚህም እንዳለፈና ቀጣይነት እንዳለው የሚያሳይ ሁኔታ ነው። የሺር የተሰኘው የአይዘንኮት ፓርቲ የመጀመሪያውን እንግዲህ የ2026 የቅስቀሱኝ የምርጫ ቅስቀሳ የምረጡ የምርጫ ቅስቀሳ እንደጀመርና በትናንትና ሁለትም አሁን ያለውን የኦክቶበር መንግስት በኦክቶበር እንቀይረዋለን በማለት ቅስቀሳቸውን በይፋ የምረጡኝ ቅስቀሳ ጀምረዋል። ምንም እንኳ በስማቸው በጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅሰው ባይናገሩም አሁን ያለው መንግስት እንቀይረዋለን በማለት ብዙ የምረጡኝ ምርጫ ቅስቀሳቸውን ጀምረዋል። እያንዳንዱ የእስራኤል ህዝብ ቢያንስ ከአንድ ሁለተኛው ህዝብ በዚህ ጦርነት ውስጥ በተለይ 2023 ጀምሮ የራሱን የሆነ አስተዋጽኦ እንዳደረገ በተለያዩ የበጎ አድራጎት ድርጊቶች የህዝብ እስራኤል እንደተሳተፈና እንግዲህ ግማሽ በግማሽ የእስራኤል ህዝብ እንደማለት ያህል ነው በዚህ በበጎ አድራጎት በጦርነቱ ዙሪያ እንደተሳተፈ የተደረሰበት ጥናት ለማወቅ ተችሏል።
አሁንም ጥቅምት 7 2023 በነበረው ጥቃት ዙሪያ በተለይ ቁስለኞችን ወደ ሆስፒታል የማምጣቱ ሁኔታ እጅግ በጣም የስራ ጉድለት እና ክፍተት የታየበት አጋጣሚ ነበር። አንዳንዴ የተቆሰሉትን ቁስለኞች ወደ ሆስፒታል በሚወስዱበት ሰዓት ሆስፒታል ውስጥ ጋር የነበረው ግንኙነት እጅግ በጣም የላላና ትክክለኛ መረጃ ያልተቀያየሩበት ወቅት እንደነበር በግምገማ ታይቷል። ይህ ማለት እንግዲህ ያው ጥቅምት 7 2023 6 ሰዓት ከ29 ከጠዋቱ ላይ በተጀመረው የተከፈተ ጦርነት ከ8 ሰዓት ካለፈ በኋላ ነው እንግዲህ ቁስለኞችን ወደ ተለያዩ ሆስፒታሎችና መውሰድ የተጀመረበት። ከዛ በፊት ግን እንዳልነበረም በዚህ ጋዜጣ ላይ ተጻፈ ጽሑፍ አለና ሆኖም ግን በዛ ላይ የነበሩት ሂደቶች እጅግ በጣም ኋላ ቀር በሆነና ምንም አይነት መረጃ ያልተቀያየሩበት ወቅት እንደነበር ይሄም በድንጋጤም በምንም ሊሆን እንደሚችል እዚህ ጋዜጣ ላይ በደንብ የተጻፈበት ሁኔታ አለ። ሙቀትን የዓለም ሙቀትን በማስመልከት እዚህ ላይ የተጻፈው ምንድነው? በ18 ዓመት ወዲህ 74 የተለያዩ የጸደቁበት ወይም 74 የተለያዩ ውይይቶች ተደርገው ያንም ለማስተካከል በተለይ የዓለምን የአየር ሁኔታ ለማሻሻል የሚደረግ ግንኙነት ወይም ስብሰባዎች ተካሄዶ ነበር። ይሄም በ8.8 ሚሊያርድ ሸቀል ወጪ ተደርጎ እናስተካክላለን የተባለው ነገር ምንም እንዳልተሰራበት በዚህ ዙሪያ ይሄም በአውሮፓ ውስጥ ያለው ሙቀት ምን ያህል ደረጃ እንደደረሰ የሚያሳይ ሁኔታ ነው። ዓለማችን ወዴት እየተጓዘች ነው በማለት የተጻፈ ጽሑፍ አለ። የሙት ባህርን በምንመለከት በሰዓት የሙት ባህር ከጊዜ ወደ ጊዜ ውሃው እየቀነሰ እየመጣ እንደሆን የሚያሳይ ሁኔታ አለ። በተለይም 1.15 ሜትር በአመት እየቀነሰ እየመጣ እንደሆን ይህ የሚያሳይ እንግዲህ ከተወሰነ ጊዜ በኋላ ነበር ብለን ልናወራ ነው ማለት ነው። ከዛ እዚህ ጋዜጣ ላይ እንዳለው ስንመለከት በትናንትና ሁለት የእስራኤል የጦር ተዋጊ አውሮፕላኖች በአየር ላይ ተጠርተው ነበር። በተለይ በመካከለኛው ምስራቅ ውስጥ አንድ የእስራኤል የህዝብ ማመላለሻ አውሮፕላን መዳረሻው ጠፍቶ ነበር። በዚህ ምክንያትም ለመፈለግ ሁለት ተዋጊ የጦር አውሮፕላኖች በመካከለኛው ምስራቅ አንዣቦ መጨረሻ ላይ ግን አውሮፕላኑም እንደተገኘ እና በሰላም ወደ ሀገሩ መጥቶ እንዳረፈ በሰፊው ተገልጿል። እስራኤላዊውን በምንመለከትበት ሰዓት ምንም እንኳ ሐማስ መሳሪያውን ባይጥልም ነገር ግን በቦታው የሰላም ኮሚቴዎች በመገኘት የበጎ አድራጎት ቦታ መለገሻ እንዲዘጋጅ የሚል ጽሑፍ አለ። የመከላከያ ከፍተኛ ባለስልጣናት በያዝነው ጊዜ የወታደሮች በተለይ ወታደር እጥረት አሁንም ከጊዜ ወደ ጊዜ እየጨመረ መምጣቱና ማህበረሰባችንም ለሁለት እየከፈለ ያለበት ሁኔታ የሚያሳይ ጽሑፍ በሰፊው ተጽፎ እናያለን። በክነሴት አሁን የሚያደርጉት ያው በተለይ እነኛ ክራሪ ሃይማኖተኞችን ወደ ወታደር ቤቱ እንዳይገቡ የሚከላከል ህግ ለማጽደቅ ሩጫ ላይ ናቸው በማለት የተጻፈው ጽሑፍ እዚህ ጋር ይታያል። ጠቅላይ ሚኒስትር ቤንያሚን ነታንያሁ በአንድ እጃቸው አንድ እንሁን ይላሉ፣ በሌላኛው እጃቸው ደግሞ ህዝብን ከህዝብ ያለያያሉ ሲል አንድ ናትናኤል ኢዚክ የተሰኘ በዚህ ጋዜጣ የዘውትር አስተያየት የሚሰጥ በሰፊው የተናገረው ሁኔታም አለ። ኢራን በኢራን ጋር በነበረው ጦርነት አቸንፈናል፣ ደምስሰናል የሚለው አሁንም የታል በማለት በጥያቄ ምልክት ያስቀመጠበት ሁኔታም አለ። በትናንትናው ዕለትም እንደተናገረው ነው የመከላከያ ሰራዊታችን በተለይ የአየር ኃይላችን ረጅም ክንዱን ኃይሉን ያሳየበት ነው። ምንም እንኳ በጦሩ በኩል አቸነፋችን ቢታወቅም በዲፕሎማሲው መንገድ ግን ያን ያቸነፍነውን በጦር ሜዳ ያገኘነውን ድል በዚህ መተግበር አልቻልንም በማለት
ጦርነት ከተቀሰቀሰበት የአንድ ሺህ ቀን ዛሬ እንደሞላውና በዚህን አስመልክቶም የተጻፈ ልዩ ጽሑፍ እንዳለ ይታያል። የሰላም ኮሚቴ የተሰኘው በአዛ ውስጥ በተለይ ደግሞ ምንም እንኳ ሐማስ መሳሪያውን ባስረክብም እስራኤል ትጥቁን ባይፈታም ነገር ግን ለህዝቡ የዳታ መልክ ሊሰጥ የሚችል ቦታ መዘጋጀት እንዳለበት ያመሰወይቁበት ሁኔታ አለ። ምክትል ኢታማጆር ሹም ያስጠነቀቁ ይገኛሉ። በተለይ ደግሞ በመከላከያ ሰራዊታችን የኃይል እጥረት የመጣ እንደሆነና ዛም በተለይ ደግሞ በገንዘብ እጥረት ይላል እንግዲህ በጣም የሚገርም ሁኔታ ነው። መከላከያ ሰራዊት የተለያዩ ዘርፎች እንዳሉትላችሁ እናውቃለን። በዚህ በተለያዩ ዘርፎች ደግሞ የሚለማመዱት ልምምድ ወይም ቅድመ ዝግጅታቸውን እየጎዳል ይመጣ ይችላል በማለት የመከላከያ የተመደበለትን አመታዊ ባጀት ማሳደግ እንደሚያስፈልግ አሁን ባለው ሁኔታ ግን ኃይላችን እንቅስቃሴያችን ሊጎዳ ይችላል። በዚህ ደግሞ እንዳይሆን ሌላ ተጨማሪ ባጀት ያስፈልጋል በማለት ምክትል ኢታማጆር ሹም ጄኔራል የዴ ተናገሩት ነው። ከዛም ወደ ፖለቲካው ስንመጣ በተለይ ራቢ ያዚዲ የተሰኙት የተናገሩት ንግግር በተለይ ደግሞ ጸረ ኢታማጆር ሹሙን የእስራኤል መከላከያ ሰራዊት ዋና አዛዥን እሳቸውን በመንቀፍ የተናገሩት ንግግር እጅግ በጣም ከጫፍ እስከ ጫፍ በተቀናቃኝ ፓርቲም በጥምር መንግስትም ወቀሳ ያስከተለውን የዚህ አይነት ንግግር እንኳንስ ዘንቦብሽ እንደውም ጤዛነሽ የሚያሰኘው እንኳንስ እንደዚህ አይነት ነገር ተጨምሮበት እንደውም አለመግባባት ወይም በህም ማህበረሰባችን ዘንድ መፈራቀቅ እየመጣ ነው። የቀድሞ ጠቅላይ ሚኒስትር አሁን በምርጫ የሀድ በማለት በአንድ ፓርቲ ፈጥረው የሚሮጡት ናፍታሊ ቤኔት እንደተናገሩት በተለይ እነኚህ ሃይማኖተኛ ተማሪዎች ወደ ወታደር ቤት ሊገቡ የነበሩት እነሱን ያሳደዱ መያዝና እስር ቤት ማስገባት ምንም የሚያመጣው ፋይዳ የለም በማለት በሰፊው የተጻፉት ሁኔታ ይታያል። የዲዮታ ረኖት በተመሳሳይ መልኩ ነው የጻፈው። ብዙም አዳዲስ ነገር የጻፉት የለውም። አዎ በዛሬው ዕለት የእረፍት ቀን ሆፌሽ አጋዶሊያን የምንጠራው እንግዲህ ተማሪዎች ይወጣሉ። ነገር ግን ዞሮ ዞሮ ቀይጣና ወይም የበጋ ወራት የመዝናኛ ፕሮግራም ስላለ ምንም እንኳ በሆፌሽ አጋዶል ወይም የእረፍት ጊዜ ተብሎ ቢወጣ ዞሮ ዞሮ በትምህርት ገበታ ውስጥ ናቸው ልጆች የሚል ጽሑፍ አለ። ተጠባባቂ ወታደሮችን ምክንያት በማድረግ ተጠባባቂ ወታደሮች ላይ እንደገና በእነሱ ላይ በተደጋጋሚ እየተጠሩ የመድከም ሁኔታ እንዳለና አሁንም የወታደሮች ጥረት እንዳለ የሚያሳይ ሁኔታ ነው። በተለይ ደግሞ በአሁኑ ሰዓት ወታደሮችን የ36 ወር ወይም 3 ዓመት ግዴታ የማገልገል ሁኔታ ወደ ነበረው ለመቀየር አሁን ወደ 2 ዓመት ከ8 ወር መሰለኝ ወንዶች ካልተሳሳትኩ ነው ግን ያን ወደ 36 ካሁን በፊት ወደ ነበረው ለመመለስ ጥረት እያደረገ እንደሆነ የሚነገሩት አለ። ክብራትና ክብራን አድማጮቻችን እንግዲህ ከመላ ጎደል ገጾች ለአንባቢያን ምን ይዞ ቀረቡ የሚሉትኝ ይህን ይመስላል። ያው ሀሬትም ብዙም ተመሳሳይ መልክ ስላለው ጊዜ ለመቆጠብ ያህል እንዲሁ ቀደም ሲል ባስተላለፍ ነው እንድንመጠባለን። መልካም ቆይታ እስከዛ።

0: ላለስ የሱን ሐሳብ እስኪ እንስማ። ጠናስትልኝ ጀምበር እንዴት ነህ?
1: እና እስልኝ እንግዲህ ዛሬ ሻለቃ አለለ የመሻለቃ ካልኩ ጦርነቱ ይመጣል። ሰላም ለሃይቸው ነው ሙለ
0: በጣም ጥሩ። አንተስ ሐሳብስ እንግዲህ እየሰማህ ነው መስመር ላይ ነበር ሰምተሃል?
1: ገና አይቸው እንደውም አሁን አቶ
0: ቢራራ
1: በእርግጥ ዛሬ ልናገር የፈለኩት ስለ
0: ወደ ኋላ አካባቢ ጊዜ እንሰጣለን። አሁን በዚህ ሐሳብ
1: አሁን ይውላችሁ በሃይማኖት በኩል ስንመጣ መጀመሪያም ያመጣነ 2500 ዘመን በተለያየ አገር ኢትዮጵያ ስንኖር በተለያየ በ14ቱ ክፍለ ሀገር ነው የነበር ኋላ ቀነሱት እንጂ ኤርትራንና አስመራን ለብቻቸው እንጂ እና ስለዚህ ስንኖር ሃይማኖታችን ለይተን የእስራኤል ሃይማኖት የተለየ የክርስቲያን ሃይማኖት የተለየ የእስራኤል ሃይማኖት የተለየ ነው ነበር ወዳጅነት አለ እና ግን አንዱ ሃይማኖት ገብቶ ከዚህኛው ደግሞ ሃይማኖት የለም የጠፈፍ ያለ ነው ነበር። ከዚህ ሀገር ግን እንደምታዩት ዲሞክራሲ እንኳን ሌላ በአሁን የኛ የእስራኤል ጨቶች በቅዳሜ አንድ ክርስቲያን ከዚያ አካባቢው መጥቶ ቢያርስ ወይም ደግሞ የሚረብሽ ከሆነ በመንፈሰ ጉባኤው በነሱ ቄስ ይገዘታል። የኛውም ደግሞ ለምሳሌ እሁድ በነሱ በክርስትና በተስቲያን በሚስሙበት ጊዜ የኛ ሰው ሁዶ ከዚያ ያረበሸ አይጣሉትም
0: ስምምነት ነበር ተመሳስሎ መኖር ነበር ነው
2: የምትለው ካለው ታይ የነበረውን ተውና አሁን በእስራኤል ሀገር እየተካሄዳለው ሰሞኑን ያሉት ማይማኖት ጉዳይ የለውጥ ጉዳይ አለ ለምንድን ነው የሚሉ አካላት አሉ። የፈለገውን ማመን አለበት የሚሉ ሰዎች አሉ። ወደዚህ እንምጣና ሌላው ርዕሰ ጉዳይ ልናልፍ ነው።
1: ይኸውልህ ሰጠኝ አሁን ከዚህ ሀገር ሁኔታ ስንመለከተው በእርግጥ ህጉን የበለጠ የሀገር ገቢ ወይም ደግሞ ኢሚግሬሽን የምንላቸው ምስራ ዳፕኒም እንደገና የሃይማኖት ክፍል እነሱ ነው የሚያውቁት የሚደነግጉት እንጂ በዲሞክራሲ መሰረት የፈለገውን ሃይማኖት ለማመን የፈለገውን ለማክበር ህጉ አይከለክላቸውም። በፍርድ ቤትም ብትሄድ ምንድን ነው ህጉ ይሄ ነው ሚለ በእና አንድ ሰው ፈለገውን ህግ ማክበር ይችላል ይላል። ነገር ግን ከዚህ ሀገር ይሁዲ ነኝ ብሎ መጥቶ እንደገና የሌላ ሃይማኖት ማክበር ከዚያ ያሉትን ወገኖች ስንትናቸው ከ20 አመት ከ30 አመት በላይ እየጠበቁ ንጹህ ይሁዳውያን አባት ከዚህ እናት ከዚህ ልጅ ከዚህ ያለ ተነጣጥሎ ሳይገናኙ ሰመሞትም ድረስ የደረሷሉ።
0: እዚ ላይ አሁን አንዲት እና
1: ከዚህ ደግሞ ምንድን ነው በመዘለፍ ወይም ደግሞ አንዱን ባልዋለበት ባልነበረበት ማለት ሳይሆን ትክክለኛ መረጃ ከተገኘ አንተ ሰው ይሄ መንገድህ ጥሩ አይደለም፣ አንቺ ሰው ይሄ መንገድሽ ጥሩ አይደለም፣ በምን ተሳሳትሽ፣ ለምንስ ወደዚህ ሃይማኖት ለመግባት ፈለግሽ፣ ለምንስ ወደዚህ ሃይማኖት ለመግባት ፈለግክ ብሎ በተነጋገሩ በመነጋገር ችግሩን መፍታት ይቻላል።
0: አደባባላዩ ግን ወጦ አንደኛ ሲጀመር ያንዳንዳችንስ ምን አደርገው ምን ወስደው እንቅስቀሳ ማንስ ለዚህ ፍቃድ ሰጠኝና እኔ ማን ነኝ ለዚህ ስወጥቼ ያን ሰው የአደባባይ ፍርድ ልፈርድበት የምችለው ሁኔታ ቁጭ ብሎ መነጋገር መወያየት የሚባል ነገር የለም ወይ? አቶ ቢራራ
2: አቶ ቢራራ ወረደ መስል አለ ለማጠቃለያ
3: አሁን የተጠቀሰው ነገር እኔም ያልኩት ከስምምነት ብዙ ነገር አለ ከክርስቲያኑ ከእስላሙ ጋር ስንኖር ነበር መብታችንና ህጋችን ጠብቀን ስንኖር ነበር ብሏል። አሁንም ቢሆን ያለንን ሁኔታ በመወያየት በመመካከር ነው እንጂ አንድ ልጅ ደብድበህ አታስተምረውም፣ አንድን ሰው አባረህ አታስተምረውም። የምታስተምረው ምንድን ነው? ያንን ሰው ቁጭ ብለህ ተነጋግረህ ምንድን ነው የት ተነስተ ነው የት እየሄድክ ነው በሰላም ጠይቀህ ያንን ሰው ማስማማት ትችላለህ። አገር እኮ የሁሉ ጦርነት የሚበርደው በሰላም ነው እንጂ በጥላቻ። የምትዘሩ ሰዎች የራሳችሁን ስራ ታውቁታላችሁ። የእስራኤል ህግ ጠንካራ ናተይ የሚያጠጥ መሰከ መጠጥ የምታበዙ ሰዎች ተጠንቀቁ ብሏለኝ። የጠጠን ስንሰክር የምንናገረው ነገር የእስራኤልን ሃይማኖት የሚሽር መናፍስት ጠሪዎች፣ ጠንቋዮች፣ አሁንም ሌላ ነገር የምታምኑ ሰዎች ተጠንቀቁ ብሏለኝ። በእስራኤል ሕግ የተጻፉ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ተረስተልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በብራውን ዘመን አቆጣጣር ዮምዳሌ ተትዛይን በታሙዝ ታፍሽን ፔባ እንደ አውሮፓ ዘመን አቆጣጣር ጁላይ 1 ቀን 2026 ዓመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጣር ደግሞ ሰኔ 24 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒና ወር ሲሆን የፕሮግራሙ ተናጋሪ ሃና ሰፈራው የስቱዲዮ ተረኛ ተረጋጆች ሰጠ ዘመነ ወርቅነሽቴና ረህሚም አለዘነን በቅድሚያ መረስተጀና ጠቅላይ ሚኒስትር ቤንያሚን ነታንያሁ የሰሜን እስራኤልን ግዛት ሰላምና ደህንነት እንመለሳለን አካባቢውንም እናበለጽጋለን በማለት ተናገሩ። የእስራኤል ዜጎች አንድነት እንዲፈጥሩ ፕሬዚዳንት ኢሳክ ሄርጾግ ጥሪ ያቀረቡ የግና ፍትህ ሚኒስትር ያሬብ ሌቪን የሚመሩት ኮሚቴ 26 ዳኞች አዳዲስ ዳኞችን መሾሙን ዛሬ አስታወቀ። በእስራኤል የመገዳደል ወንጀል እየጨመረ ሄዶ ዛሬ ጠዋት ብቻ 3 ሰዎች ተገደሉ። በአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው ይባላል የሚሉት ለሰዓቱ ከለዜና መካከል ዋና ዋናዎቹ ናቸው። ዘዘሩን በሰጠ ዘመና
3: አመሰግናለሁ ጋሽ ራህሚም። ጠቅላይ ሚኒስትር ቤንያሚን ነታንያሁ የሰሜን እስራኤልን ግዛት ሰላምና ደህንነት እንመልሳለን አካባቢውም እንዲያድግ እናደርጋለን በማለት ተናገሩ። ጠቅላይ ሚኒስትር ነታንያሁ በሁለተኛው ሊባኖስ ጦርነት ወቅት ለተሰዉ ጀግና ሰማዕታት ዛሬ በተካሄደው መንግስታዊ መታሰቢያ ተገኝተው ባሰሙት ንግግር ከደቡብ ሊባኖስ ሆነው የሽብር ጦር እንዲመሰርቱና የምድር ዋሻ ቆፍረው ወደ ግዛታችን ሰርገው እንዲገቡ አንፈቅድላቸውም። በደቡብ ሊባኖስ በሰላሙ ቀጠና ውስጥ እንዳስፈላጊው ጊዜ እንቆያለን። ከቀናት በፊት ኢራንን ከሊባኖስ የሚለያይ ስምምነት ተፈራርመናል። በእስራኤልና ሊባኖስ መካከል ዘላቂ ሰላም እንዲመሰረት የቻልነውን ያክል ሁሉ እናደርጋለን ብለዋል ጠቅላይ ሚኒስትር ቤንያሚን ነታንያሁ። ፕሬዝዳንት ሄርጾግ ለእስራኤል ሙሉ አሸናፊነት የሚኖረው የመቱላና ግሪያት ሽሞና ከተሞች እድገት ሲያዩ ነው በማለት ተናገሩ። በ2006 ዓ ም በተካሄደው የሁለተኛው የሊባኖስ ጦርነት ለተሰዉ ጀግና ሰማዕታት ማስታወሻ ዝግጅት ላይ የተገኙት ፕሬዝዳንት ሄርጾግ ባሰሙት ንግግር እስራኤል ሙሉ አሸናፊነት የሚኖራት የሰሜን ከተሞች እድገት ሲታይባቸው ነው። የእስራኤል ማህበረሰብ ለወደቁ ጀግና ሰማዕታት ሲል በመካከሉ ያሉ ልዩነቶችን በመፍታት አንድነት መፍጠር አለበት። ለሀገሪቱና ህዝቡ ሰላምና ደህንነት የተዋደቁ ሰዎች መንፈስ ከ20 ዓመታት በኋላም በዚህ ልዩነት ባለበት ወቅት እንኳ አብሮናል። እኒውድ ተፈቃሪ ጀግኖች በአንድነት ተዋግተው በአንድነት ወድቀዋል። ይህን አንድነትም እኛ መጠበቅ አለብን። አንድነታችን በታንክና በጦርነት ቦታ ብቻ ሳይሆን በሌላም መሆን አለበት ብለዋል ፕሬዝዳንት ሄርጾግ። የህግና ፍትህ ሚኒስትር ያሬብ ሌቪን የሚመሩትና ዳኞችን የሚመርጠው ኮሚቴ 26 አዳዲስ ዳኞችን ዛሬ መሾሙን አስታወቀ። ኮሚቴው በስራ ዘመኑ ከዛሬው ጋር 290 ዳኞችን መምረጡ ተገልጿል። የህግና ፍትህ ሚኒስትር ያሬብ ሌቪን ስለምርጫው ሲናገሩ ዳኞችን የተመረጡት በስምምነት ነው፣ መንገድ ተዘግቶባቸው የነበሩ ዳኞችም መብታቸው እንዲከበር ሆኗል ብለዋል። ዳኞችን የሚመርጠው ኮሚቴ አባላት መካከል በነበረው አለመግባባት ምክንያት በርካታ ዳኞች እንደተጓደሉና በፍርድ አሰጣጥ ሂደት ላይም መስተጓጉል ተፈጥሮ የነበር መሆኑ ሲገለጽ በቆየቱ ይታወሳል። በእስራኤል የመገዳደል ወንጀል እየጨመረ ሄዶ ዛሬ ጧት ብቻ 3 ሰዎች ህይወታቸው አለፈ ተባለ። በነታንያ ከተማ በ70 ዓመት እድሜ ክልል የሚገኙ ተራብ አሞስ ጉኤታ በጾለት ቤት እንዳሉ በጭቤ ተወግተው ህይወታቸው አልፏል ተብሏል። አንድ የስነ ልቦና ችግር ያለበት ግለሰብ ከራቡ ጋር ለመጸለይ ጠይቆ በመካከላቸው በተፈጠረው አለመግባባት በጭቤ ወግቶት አምልጧል ተብሎ ተጠርጥሯል። ፖሊስ ተጠርጣሪውን ለመያዝ ጥረት እያደረገ ነው ተብሏል። ያጉር በተባለ ቦታ በመገበያ ቦታ መኪና ማቆሚያ ውስጥ አንድ 21 ዓመት ወጣት በጥይት ተኩስ ህይወቱ አልፏል ተብሏል። በሽፋራም የ25 ዓመት ወጣት ተገድሏል። በአጠቃላይ በአረብ ማህበረሰብ በሚኖርባቸውና ሌሎች አካባቢዎች የወንጀል ድርጊቶችና መገዳደሎች በጣም ጨምረዋል። በእስራኤል የህክምና ባለሙያዎችን ለማግለል የሚደረገውን ጥረት የሚቃወሙ 5000 የህክምና ዶክተሮች ለዓለም አቀፉ የጤና ጥበቃ ማህበር ማመልከቻ አቀረቡ። 5000 የሚሆኑት የህክምና ዶክተሮች ከ46 ሀገራት የተወጣጡ ሲሆኑ የእስራኤል ሐኪሞችን ለማግለል የሚቀርቡ ጥሪዎችን በመቃወም ነው የሐኪሞች ማህበራት ለእስራኤል ዶክተሮች ድጋፋቸውን የሰጡት። ሐኪሞቹ በደብዳቤያቸው እንደገለጹትም የእስራኤልን ዶክተሮች ማግለል ተገቢ አይደለም፣ ፖለቲካና ህክምናን መለያየት ይገባል ብለዋል። ቃል አቀባያችን ኬቲ ዶር ካደረሰችን ዘገባ መረዳት እንደቻልነው ከ46 ሀገራት የተወጣጡ ዶክተሮች ለእስራኤል አቻዎቻቸው ድጋፍ የሰጡት 1000 የሚሆኑ የተለያዩ ሀገራት ሐኪሞች የእስራኤልን ዶክተሮች ለማውገዝ ጥሪ በማቅረባቸው ምክንያት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው ተባለ። የዌል ስትሪት ጆርናል ጋዜጣ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሀገሪቱ የጦርነት ጉዳይ ሚኒስትርና የሀገሪቱ የጋራ ጦር መምሪያ ኃላፊ ጋር እንደተመካከሩና በኢራን ላይ ተጨማሪ ጥቃት በመፈጸም ቀሪ ጉዳዮችን ማጠናቀቅ ይፈልጋሉ። ይሁን እንጂ ትራምፕ ገና ከውሳኔ ላይ አልደረሱም ተብሏል። አሜሪካ በኢራን ላይ ጦርነቱን የማደስ ፍላጎት ቢኖራትም የአይነት ሂደት የኢራንን የኒውክሌር እቅድ ለማስቀረት የሚደረገውን ጥረት ሊጎዳ ይችላል የሚል ሐሳብ በአሜሪካ በኩል አለ። ይህ በእንዲህ እንዳለ የፕሬዝዳንት ትራምፕ መልእክተኞች ኩሽነር እና ዊትኮፍ ትላንት ምሽት ወደ ካታር በመሄድ ከሀገሪቱ ጠቅላይ ሚኒስትር መሐመድ ቢን አብድ ራህማን አልቲያኒ ጋር ተገናኝተው ከኢራን ጋር በሚካሄዱ ውይይቶች ዙሪያ መክረዋል ተብሏል። ኢራን በበኩሏ ወኪሎቿን ወደ ካታር አለመላኳን አስታውቃለች። ስፖርት። በ2026 የዓለም ዋንጫ የጥሎ ማለፍ ጨዋታዎች ዛሬ ምሽትና ሌሊት መካሄድ ይቀጥላሉ። ትላንት ሌሊትና ንጋቱ ላይ በተካሄዱ ጨዋታዎች ኖርዌይ፣ ፈረንሳይና ሜክሲኮ ተጋጣሚዎቻቸውን በማሸነፍ ወደ ቀጣይ ዙር ጨዋታ አልፈዋል። ዛሬ ምሽት 7 ሰዓት ጀምሮ ሌላ የጥሎ ማለፍ ጨዋታ የሚካሄድ ሲሆን እንግሊዝ ከኮንጎ ጋር ይጫወታሉ። የማጣሪያ ጨዋታው ሌሊትም ይቀጥላል። ሌሊት 11 ሰዓት ጀምሮ ቤልጅየም ከሴኔጋል ጋር ይጫወታሉ። እስካሁን በተካሄዱ የጥሎ ማለፍ ጨዋታዎች 16 ቡድኖች ወደሚሳተፉ በጨዋታ ያለፉ ሀገራት ሜክሲኮ፣ ካናዳ፣ ብራዚል፣ ሞሮኮ፣ ኡራጓይ፣ ኖርዌይ እና ፈረንሳይ ናቸው። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 29፣ በሃይፋና አካባቢዋ 28፣ በኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ነው። ጋሽራሚም ለሰዓቱ ያለን ዜና እዚህ ላይ አበቃ።
2: ሰጠ ዘመና

0: ክቡራትና ክቡራን አድማጮች የስልክ ቁጥራችንን እናስተዋውቃችኋለን። ያው እንደምታውቀው ዛሬ ሮብ ቀን የቴሌፎን ውይይት ክፍለ ጊዜያችን ነው። እንግዲህ የስልክ ቁጥራችን የተለመደው ነው 07-23-94-055-5 እደግመዋለሁ 07-23-94-055-5 ነው። ወርቅነሽ ሰላም።
1: ሰላም ጋሽ ራሚ እንዴት ነህ?
0: እንዴት ነሽ?
1: ሰላም ነው?
0: አለን አለን።
1: እንዴት ነው ህይወት? ጦርነት ማለ ስፖርት ማለ ስፖርት ያለ እግር ኳስ ጨዋታ
0: ያለ ያን ያለ ምን የዚያ እንትን አይደለም
1: እንደው መጠብቀው እግር ኳስ ቡድን ሲኖር
0: አይለው እንደው
1: ያለው መቼም አው እንዳንተ ነው። ግን ይምናልባት የበለጠ ይሆናል እንግዲህ አንተ እንደምትለው አልፎ አልፎ ነው።
0: እኔ አልፎ አልፎ ነው
1: እና ያለን እንግዲህ ምንድነው አንዳንድ ሰዎች ምንልታል የተገፉ ሰዎች ምራገጡበት ነው ይላል። ስፖርት ብዙ ማይወዱ ሰዎች አው ይሄ መውደድ አለ መውደድ ሳይሆን ለነገሩ አንዳንዴ ጥሩ ነው። ዓለማችን አንድ ያደርጋታል እስተሳሰራል አይደል? አሁን ትናንት ፈረንሳይ እግር ኳስ ቡድን የነበረው ጨዋታ ወጣት ተጫዋች አለ ጥቁር ያው በመልክ ጥቁር እንግዲህ ፈረንሳዊ በጣም ኮከብ ነው የሚገርም ነው። እንደው ለሱ ስል ጨዋታውን አየሁትና የመጀመሪያውን ጎል እንዳስገባ ሄዶ አሰልጣኙን ሮጦ አቀፈውና የነበረው ደስታ እንደው በተለይ ታዋቂ ተጫዋቾች ሲጫወቱ አይ ዛሬ ይሄ የዚህ ቡድን ነው የሚጫወት እንይ ይባላል እና እንደዛ ነው አሁን አብዛኛው የሚሆነው። እና ያለን እንግዲህ እስኪ ያው
0: ደግሞ ወደ ሜሲ በራጭሩ ነው
1: ሜሲ ያው የአርጀንቲና
0: የአርጀንቲና እሱ ነው ነው ወደዋለሁ በጣም
1: አዎ። ይሄ ፈረንሳዊ ኤምፔፔ ነው የሚባል ያ እሱ ደግሞ በጣም ወጣት ነው ገና ብዙ ነገር ይጠበቅበታል ብቻ ደስ የሚል ነው። ሮናልዶም የፖርቹጋሉ
0: አዎ
1: እሱ ደግሞ በ41 አመቱ አሁንም ድረስ ጥሩ እየተጫወተ ነው እየተደነቀ ነው።
0: በተገራጭ ላይ ሷል ወደም ድሮ ጀምሮ
1: እነትክ ነው
0: እንንቻ ቁራተኛ ትቢተኛ ነው መስለ ሳይው
1: እንግዲህ በማየት እንዳልሆ አንዳንዳው መቼስ ምትረዳው ነገር ይኖርል ከሰው እንደዛ ይሆናል። አዎ ሜሲ ያው ቅን ነው ይባላል እንግዲህ የሚባሉት ነው እኛ መቼም በሩቁ ነን ምንሰማ ስለ ጸባይ
0: ወጪ መስላል ማይኮራ በሙያው በየላቀ አይነት ሙያ ነው ያለው። ባንዴው ተስተውሻሽ ባለፈው 3 ጎል ቆላስከባው እሱ ብቻ።
1: አዎ አዎ በጣም
0: አልኩ አይኮራ አይባጣት እንትናይል
1: በ39 አመቱ አሁንም አዎ በጣም እንዳልከው እንደው ምግሩን ያማዋል ነው የሚባልና እንደዛም ሆኖ ግን አሁን ነው የሀገሩን ብሔራዊ ቡድን ያው ከፊት እንዲቀድሙ ያደረገ ነው።
0: አሁን የጥሎ ማለፍ ነው የተጀመረው
1: አይደል? ጥሎ ማለፍ ነው እንግዲህ አሁን አሁን ወደ ይሄ ሽሚኒታ ግራም ግማር ሚሉት አለ አይደል ካራ ሩብ ፍጻሜ ከማለፋቸው እዚህ በኋላ እንግዲህ ወደ ሩብ ፍጻሜ ነው ከሩብ ወደ ግማሽ ሆና ለግማሽ ወደ ማጠቃለያው ጥሎ ማለፍ ነው አሁን እየተከሄደ ያለው። አው ደስ ይላል ደግሞ እንዲህ ታዋቂ ሰዎች በተለይ ችግር ያለባቸው ይሄ ስፖርት አድናቂ ግን ደግሞ ተለያየ ጤና ችግር ያለባቸው ልጆች ምን ምን አሉ አይደል መስ ያሁን እነሱ ያው በተለያየ አጋጣሚ ይረዳል ምናምን ሲባል ሰማለሁና እንዳልከው ጥሩ ነው የሚደነቅ ነው ደግሞ እንዲህ አይነት እግዚአብሔር ሰጧቸው በሙያቸውም ታዋቂ ሆኖ ሲወጡ ለሚያስፈልገው ሰው እርዳታ ሲያደርጉ ደግሞ ይበለጠ ጥሩ ነው።
0: አዎ እንትልክ መቸሰው አብታም ሆነ በወቀቱም በሁሉ ነገር የተደላው ሰው የ

0: እንዴት ያላለሱ
1: እነት ነው አዎ በጣም ብታከብሮ ከሆነ ለማክብሮ ይዘልቃል ግን ደግሞ ዝቅ ስትል ብቻ ከሆነ ዝቅ ያሉትን ብታይ ከባድ ነው ጥሩ አይደለም አዎ እና ጥሩ አባባል ነው ከፍ ስትል ዝቅ ያለውንም ተመልከት
0: አዎ እንደዛ ነገር አለ
1: አዎ ጥሩ እንግዲህ እንዳልነው ስለ ስፖርቱ ትንሽ አወራን ጦርነቱ ማለ መግባባቱ ማለ ወደ መካከለኛው ምስራቅ ደግሞ እንግዲህ ወደ አካባቢያችን ስንመጣ የተለያዩ ሀገራት አሉ እንደው ጋሽ ራሚም በተለይ እስራኤል ለዚህ ለሶስት አመታት ባሳለፈችው የጦርነት ጊዜ ብዙ ሀገራት በተለያየ ሚና የተሳተፉ አሉ ብዙዎች መጥራት ይቻላል ግን ኳታርን ስናይ ኳታር እንደሚታወቀው የሃማስ ያው ጠጋኝ ጠዋሪ አባትም እናትም ናት በሌላ በኩል ደግሞ ከሃማስ ጋር ለነበረው ድርድርም ተወካይ ሆና አደራዳሪ ነበረች ከአሜሪካ ጋር ግንኙነት አላት ከሌላም ሀገራት ጋር እንደው የለየላት አክራሪ ሀገርም አትባልም ጥሩ ሆና ደግሞ ራሷን ችላ ምትኖርም አይደለችም በሁሉም መስክ ትገኛለችና የኳታር ሚና ምንድነው እየተጫወተች ያለችው ሚና በመካከለኛው ምስራቅ ውስጥ
0: በመሰረቱ ኳታር ይክ መሰሪ ይባላል አባባረኛ
1: አዎ
0: ተንኮል ያለበት ውስጡ ማይታው የሚሰራው ነገር እንደዚህ ያለች ሀገር ናት ጠባብ ናት የቆዳ ስፋቷ ግን ያ ያለው መሬቷ በነዳጅ ዘይትና በነዳጅ ጋዝ የተሞላ ነው። እዚያ ጋን ነው ያናገር
1: ተፈጥሮ ያደላት።
0: አዎ እና እዚያ መታገኘው ገንዘብ ነው እንግዲህ እሷ የምትጫወትበት በመላው ዓለም የምታሽከረከረው በገንዘብ ነው እንግዲህ። ጦር መሳሪያ የታጠቀ መከላከያ ኃይል ኑሯት ከሌላ ሀገር ጋር አትጋጭም። እሷ የምትጠቀመው ምንድነው ሌላውን ሀገር ለማስጠላት የምትችለው በገንዘብ ነው። ገንዘቧን ደግሞ እንደዚሁ መቸርቸር መከፋፈል ሳይሆን እንደ ምሳሌ ለምንወስድ አሁን ለምሳሌ ይሄኛው ያዛው የሃማስ ያውላ ብር የመጣው ከካታር ነው እርግጥ እስራኤልም ተሞኝታለች
1: አዎ እንድታምናት ቋድርጋታለች ካታር እኮ እስራኤልን አሳምናለች አዎ ሃማስ ለመግባት
0: ለዛ ነው መሰሪ ያልኩሽ
1: እኮ
0: እና ያውላ ብር የመጣ ለሃማስ የተከፋፈለ እስራኤልም ይያወቀች ሃማስ ያን ገንዘብ ምንድን ነው ያደረገበት ጦር መሳሪያ ወታደራዊ ተጥቁን ከዚያ ደግሞ ያን ሁላዋሻ አዘን ቡርቡር አርጎ ወስጧል
1: ያን የተጠለፉ ዜጎቻችን ያለቁበት ዋሻ
0: ያው ሊሆነበት ነው ካታር ነው እንግዲህ ሌላው በተለያዩ ሀገሮች በዩኒቨርሲቲዎች ለዩኒቨርሲቲ ተቋማት ገንዘብ እርዳታ በመስጠት ለተማሪዎች የመማሪያ ገንዘብ የስኮላርሺፕ ምንለው እሱን በመስጠት እነሱ እዚያ ዩኒቨርሲቲውና ተማሪዎቹ እስራኤልን እንዲጠሉ አንቲሴሚቲዝም ይሉት ይሄ ዘረ ሴባባን ወይም ዘረ ይሁዳዋን
1: ብላቻ ዘረ ይሁዳዋን
0: ዘረ ማለት ነው እንዲበረድ እንዲጠነክር መታደርግ በጃዙር እሷ ናት እሷ ገንዘብ ነው ወደ ሰሜን ወደዚህ ወደኛው ስመጣ ደግሞ ወደ ሂዝባላ ለሂዝባላ ገንዘብ ተጠቃለች በኢራን በኩል አርጋ በኢራን በኩል ባንድ በኩል ከኢራን ጋር የሚጣሉ ይመስላሉ በሌላ በኩል ደግሞ ኢራን እና አሜሪካ ለማሸማገል ደግሞ እሷ ናት አሁን አሁን ኢራንን እና አሜሪካን ለማቀራረብና ለማነጋገር ከጊዜያዊ ስምምነት ለማድረስ መጀመሪያ የሞከረች ማናት ፓኪስታን ነበረች አሁን ቀስ በቀስ እያለ እየሸረፈች ማን ሆናለች አስተናጋጅ?
1: ወነቷነ ኢራን ካታር
0: ሆናለች። እዚያ ነው አሁንም ቀደም በዜና እንደዳመጥ ነው የትራምፕ መልእክተኞች ካታር ነው ተገናኝተው የተረጋገሩት። ከዚያም አልፎ ደግሞ በሊባኖስና በኢራን በኩል ከዚያ በሂዝባላ ገብታ ደግሞ ሶለት አለው ብላ ደግሞ ምት ሚና ምትጫወት ያለችው እና ስታያት በረቀቀ ዘዴ እስራኤልን ለመውደድ ማታረገው ነገር የለም ሌሎች ሀገሮች ለምሳሌ ኢራን አሁን የሚፈክሩት በጦር መሳሪያ በዚህ አይነት መሳሪያ እንደበድባለን
1: ኒኩለር መሳሪያ
0: ይቺ ግን በተለያዩ ዘዴ ድምጿ ሳታሰማ ጥይት ሳትተኩስ እሷ የእሷ ሚሳኤል ከእሷ ወደ እስራኤል ሳይተኮስ በሌላ ዘዴ እስራኤል የምጠፋበትን መንገድ ምጥር እሷ ናት ይሄንን አልተረዱትም
1: እስራኤል አልተረዳችሁም ማለት ይቻላል
0: የሃማሱንና የብሩን የዛን ተወረ

0: ጠቅላይ ሚኒስትሩ ቢሮ ከጠቅላይ ሚኒስትሩ ቢሮ የሚሰሩ ሁለት ሰዎች ከኢራን ጋር የኢራንን ጉዳይ አስመለከተ ኢራን ምን ያህል ጥሩ ኢራን ልበል ካታር ምን ያህል ጥሩ ሀገር እንደሆነች ምን ያህል ሰላም ፈላጊ እንደሆነች ሰላም አፈላላጊ እንደሆነች በመገናኛ ብዙሃን ጥሩ ገጽታዋ እንዲታይላት የሚተባበሩ ሰዎች
1: ጠቅላይ ሚኒስትሩ ቅርብ ሰዎች
0: ያዙ ይህን ያደረገች ሀገር ናት። ሰርግ አስገዜ የገባች ሀገር
1: ገንዘብ እየከፈለች
0: በገንዘብ ዋናው ገንዘብ ነው እንግዲህ እና ያልታወቀላት ጠላት ሀገር ነች። ጠቅላይ ሚኒስትር ብናታኒያው ሲጠየቁ ስለ ካታር ምንድን ነው ያሉት? ካታር ውስብስብ የሆነች ሀገር ናት፣ ውስብስብ የሆነች ሀገር ናት ነው ያሉት። ግልጽ ባላደረጉት ምን እንደሆን እና አሁን እስራኤል ይህንን ነገር የተረዳች የረች ነው መስሎ የሚታየው። አሁን ለምሳሌ የሂዝባላንና የሊባኖስንና የእስራኤል ስምምነት ጊዜያዊ ስምምነት ባስመለከተ ካታር አተንኮሏለችበት ልታፈርሰው እየጣረች ነው ይባላል። በኢራን በኩል አርጋ በሂዝበላ በኩል አርጋ ልታፈርስ እየጣረች ነው። እሱ አሁን የምትፈልገው ምንድነው? በዚህ አካባቢ ቃጠሎቹ በየቦታው እሳቶች እንዲነዱ ነው። ከዚያ በአንድ በኩል እሷ አቃጥላ ለኩሳ፣ በሌላ በኩል ደግሞ ሌላጥፋውን እሳት ደግሞ ብላ ትቀርባለች። እኔ የዜነት ዘዴ ነው ያለበት።
1: እንግዲህ ውሃም ክብሪት ሚዛ በጣም አስቸጋሪ ነው ማለት ነው። ታቃጥላለች፣ ታጠፋለች። አሁን ከኢራን ጋር ኢራን ባለፈው ጦርነት በአካባቢው ሀገራት እንዳደረገች ሁሉ በኳታርም ጥቃት ፈጽማለች። ግን ከጥቃቱ በኋላ እንደገና አሁን ደግሞ ኢራንና ኳታር እንዳልከው ተስማምተው እየሄዱ ያለበት ሁኔታ ነው ያለውና እንደው ለወደፊቱ ለእስራኤል ከኢራን ይልቅ ምናልባት ኳታር ጠላት ልትሆን ትችል ይሆን ወይስ እንደው በዚህ ሁኔታ ሳይታወቅባት እያጠፋችም እያነደደችም ትቀጥል ይሆን?
0: ጠላትነቱ ያለ ነው እንደው በግልጽ የታወጀለት ጠላት ጠላትነት አይደለም እንጂ ይኸው ጠላት ናት። ይሄ ተንኮሏን የምታቋርጥ አይመስልም ለጊዜው። እንደሚታወቀው ካታር በገንዘብ ነው እንግዲህ ያልነው። ለምሳሌ ለማስታወስ ያህል ባለፈው ፕሬዚደንት ትራምፕ መጥተው ሳል በአካባቢያችን ለጉብኝት ካታር ምን ያደረገች $700 ሚሊዮን የሚያወጣ አይሮፕላን ለትራምፕ ሰጥታለች። አሜሪካ ገንዘብ አታ ነው? ትራምፕ ድሃ ሆነው ነው አይደለም? በዚህ አይነት ደግሞ ትራምፕን ለመያዝ ነው። አሁን አሜሪካ ካታር ውስጥ እታ ትልቁ የሚባለው የጦር ሰፈር አለ ተዚ ዶሃ ጠገብ እና ይህንን የሚያዘች ይህን ሁለቱን ጫፍ የያዘች ነገር ነው።
1: አሜሪካን በቁጥጥር ለማድረግ ማለት ነው፣ ክፉ እንዳታስብባት።
0: አዎ፣ እንደዚህ እያደረገች የምትጫወት በጣም ረቂቅ የሆነ ተንኮል ያለት ሀገር ናት። እና ይህን ባስመለከተ ነው ዛሬ ስትንየዋል ነው።
1: ጥሩ ነው እንግዲህ እንዳልከው ኳታር እንደው ለማጠቃለያ ባለን አንድ ሁለት ደቂቃ በሊባኖስ ያልከውን እንግዲህ ሊባኖስና እስራኤል የደረሱበትን ስምምነት ለማፍረስ እሷም እንግዲህ የተንኮል እየሸረበች እንደሆነ ነው እንግዲህ ያለው ሁኔታ። በሊባኖስና በእስራኤል መካከል የተደረሰው ስምምነት ብዙ ሰው የሚደግፈው ማለ የሚቃወመው ማለ፣ እንደው አንተ ምን ትላለህ ጋሽ ራሚም? ስምምነቱ መልካም ነው ሁለት ሀገሩ ስምምነት ላይ መድረሳቸው፣ ኢራን እንደው ሙሉ በሙሉ የምትገባው እዛ ውስጥ ወይስ እንደው ዝም ብሎ ለይስሙላ ነው? እንደው ያንተ አስተያየት ምንድን ነው ስለ ስምምነቱ? ብዙም ስላልተገናኘን
0: ስምምነቱ መሰረቱ አስፈላጊ ነው። ሁለቱም ሀገሮች ኩታ ገጠም የሆኑ ሀገሮች ናቸው። አንዱ ሀገር በአንዱ በኩል ይሄ መሬት ወስደብኝ መልስልኝ ባለገርም የላቸው፣ ምን የሚያጠላቸው መሬት የድንበር ጠላቻም የላቸው። አሁን እንግዲህ ምንድን ነው ከውስጥ ያለ
1: ሂዝቦላ
0: ምን ካለ ምን የሚባል ተረት አለ፣ ጠላ ይጠጣም ነው የሚባል ነገር አለ። ንቅናቄ ካለ ጥሩ ጠላ ይጠጣም፣
1: ንቅናቄ ካለ ማንጥሩ ይጠጣል፣
0: ማንጥሩ ይጠጣል። እንደዚያ ነገር ነው እንግዲህ ሆኖ ያለው እና እዚያ ውስጥ ነው እየነቀነቀ ያለው ኢራን፣ ሂዝቦላ እና እች ደግሞ በእጃ ዞር ደግሞ እች ካታራው የምንላት ናት። እና ይሄ ሁለቱ ሀገሮች ሁለቱ ኩታ ገጠም ሀገሮች ስምምነት ቢደርሱ ጥቅሙ ለሁለቱም ሀገሮች ነው፣ ጉዳቱ ደግሞ ለኢራንና እንደ ሂዝቦላ እንዲሁም ደግሞ እንደ ካታር ላሉ ተንኮለኛ ሀገሮች ነው። እና ያን ሰላም እንዳይፈጠር ነው አሁን የሚፈሩት። ምንድን ነው እስራኤልን በዚህ በአካባቢው ሀገሮች የእሷ ሁሉም ጠላቶች ነው ሆኖ ያሉ ሀገሮች ናቸው። ከእነሱ ጋር ስምምነት እያደረገች ከሄደች እኛ ከአጥሩ ውጭ ነሆነ እንቀራለን ነው እንግዲህ ፍርሃታቸው። እና ያ እንዳይሆን ሁሌ ተንኮል እንትን እያደረግን ችግሩ እንዲቀጥል ማድረግ አለብን የሚል አመለካከት ያላቸው እና በጥያቄሽ የኢራንና ማነው የሊባኖስና የእስራኤል ስምምነት አስፈላጊ መሆኑ አጠራጣሪ አይደለም። በሁሉም በኩል በማንኛውም በኩል አስፈላጊ ነው። እንግዲህ እስራኤል ምትለው ምንድነው አሁን ባለካለችበት ካዘችው ቦታ በደቡብ ሊባኖስ ካለችበት ለጊዜው አንለቅም ሐማስ ማን ሂዝባላ ተጥቁልስ ካልፈታ ድረስ ነው ምትል እስራኤል ከዚያውን ደግሞ አንድ ተንኮል የሚሸርቡ አሉ የሚባለው ምንድነው በቱርክ የአሜሪካ አምባሳደር ሆነው አሉ ባራክ ማን ባራክ የሚባሉ እሳቸው ከቱርክ ጋር የተቃረበ በጣም ምስጢረኛ ሆነ ወዳጅ ናቸው አሉ ለአርዶዋን
1: እሺ
0: አርዶዋን ደግሞ ያን አካባቢ ብቻ ሳይሆን እስራኤል አካባቢው በአካባቢው የሃያላ ነገር እንድትባል አይፈልግም አርዶዋን እሱ ራሱ ነው የሚፈልግ ስለዚህ በዚያ በኩልም እንደዚሁ በሱሪያ በኩል ከዚያ ወደ ሂዝባላ ለመድረስ ወደ ሊባኖስ ሂዝባላ ተንኮሎችን እየገመዱ እየሸረቡ ናቸው ባል ነገርም አለ
1: እንግዲህ ብዙ ጠላት ተነሳበት ማለት ስምምነቱ ጥሩ ነው ማለት ይቻላል አዎና ጥሩ በሂደት ነው ያለን ጋሽራሚም እናመሰግናለን አድማጭ መስመር ላይ እንዳለ ያየን ነው መልከት ወደ አድማጭ ውይይት ነው እናልፋለን
0: ያው እናልፋለን እንግዲህ ሄሎ ሄሎ
2: ሄሎ ሄሎ
0: ጤና ይስጥልኝ ጤና ይስጥልኝ
2: ጋሽራሚ
0: ጤና ይስጥልኝ ማለበል
2: ስሜ ሰርቶ ባይነሳኝ ይባላል
0: ሰርቶ ባይነሳኝ
2: አዎ
0: ደስ የሚል ስም ነው
2: በጣም
0: እንዴ እሺ እንዴት ነው
2: በመጀመሪያ ደረጃ ለዚህ አማርኛ ስራጮች በሙሉ ከፍ ያለ ምስጋና አለኝ ከዚያም ብዙ ሰው ግንዲ ሐሳብ ያላቸው ሰዎችን ሲሳተፉ ሰምቻለሁ ለነሱ መናቂያቸው በመሆን ዳናዎችም ጭምር ሰላም እላለሁ
0: እሺ እናመሰግናለን
2: እና ዛሬ ሀና ደውላ ባለፈው ደውዬ ነበር አንድ የወርስን ጉዳይ ባስመለከተ ሲተወያዩ ደውዬ ነበር በጊዜው ከሰው ብዛትም ይሁን አልደረሰኝም ዛሬ ስለደወለችልኝ እንደው አስፈላጊ ላይ ሆነ ይችላል ስላት ምንም ችግር የለም ይፈልጉትን ማሳለፍ ይችላሉ ስትለኝ በዚህ ሁለት ነገሮች አሉ ላሳልፋቸው ፈልጋቸው ጥራ አድርጌ እና የሚያስፈልግ ከሆነ ያስፈልጋል የማያስፈልግ ከሆነ ደግሞ ከእናንተ ረናት
0: እሺ እስቲ አጠረው ለነስበው
2: አዎ በመጀመሪያ ደረጃ ነኝ የሻምበል ባሻ ሻምበል ካሳሁን ባይነሳይ የሚባል ለትቦት ጋሻሽ በህረ የተገደለ ወንድም የሱ ወንድም ነው ትልቁ ወንድም ነው ነፍሱ ይማራውና
0: ነፍሱ ይማራው
2: እና ያምሳ ለቃ እየተባለ በሬዲዮ ሲሳተፍ በዛም ወቅት ደውዬ ነበር ላስተካክል አልተቻለም እሱ የመጨረሻው እንዳርጋ ለመቀበል አንድ ዳርጋ ሲቀርው የተገደለ ሰው ነው እና ማይረጉ እሱ ከፍተኛ ማይረግን ለማግኘት አንድ ማይረግ ነው ቀርቶት የነበር እሱም ሙሉ ሻምበል አልሆነም እንጂ ያው ሻምበል ባሻ ተብሎ ነበር የሚጠራው
0: ምን ጦር ክፍል ነበር
2: ጋሻሽ በሄር ጋሻሽ
0: ኦኬ
2: አዎ የመጨረሻው ማይረግ በዕብራይስጥ ጥራና ሲባል ባሻ ነው
0: እንግዲህ ጋሻሽ ማለት ገጽና ገለድ ማጆ ጋሻሽ ማለት እንግዲህ በዚህ በኮቲ እየተከታተለ ጣላት
2: እንዴት ኮቲ እየተከታተሉ እግዚአብሔር አድሏቸው የበዱን ስራ ነው በደረ የነገር ግን የኞቹም ተቀላቅለው ብዙ በማይረግ አሁን እንኳን የሱ ጓደኛ የነበረው የመጨረሻው እንዳርጋ ተቀብሎ ተለቋል እግዚአብሔር ቀጣዩን ጊዜ ያስተፈል ባይነኝ ስም ወልዶ ስለሞተ እንዳለ ነው መቆጥረው ግን ያ ሞኔያ የማይረጉ ሰው የሰው ልጅ በስሙ ቢጠራ መልካም ነውና ባሻቢ ባል ለኔ ሻምበል ባሻቢ ባል ለኔ ሞነ ለተሰብ ትልቅ
0: በይፋ ለዚያ ተብሏል በመንግስት በኩል
2: እ
0: ሻምበል ባሻ በመንግስት በይፋ የታወቀ ማረግ ነው
2: ራሳብ ነው ሻምበል በህብራይስጥ እንግዲህ በመንግስት እኮ ራሳብን ተርጉመው
0: ገባ
2: ትርጉም መድረስ ይችላል
0: ኦኬ እሺ ግልጽ ነው
2: በዕብራይስጥ ራሳብ የመጨረሻው ራናግ ነው ይሄ እንግዲህ ሸምብላ ሳማል ማለት እኮ አምሳለቃ ያልደረሰ ማለት ነው አምሳለቃ ነው
0: ገባኝ
2: እና ይሄን እንዲህ እንዳለ ለተወውና አንደኛውና ዋና ብዬ ዘንግ ዘቦት ተሳተፍኩት በዚህ እንደውዬ ነበር አልተደመለሰልኝ አላገኘውም ተራ ስለዚህ ነው
0: ይሄን አሁን መልማት የፈለከው ነገርን እስቲ ሐሳብን ግልጽልን አጠራ አርጋ በርካታ
2: አንደኛው ማለት ነው ለአንደኛው ሐሳብ
0: ውርስን
2: ባስመለከተ ነው ውርስን ባስመለከተ ባለፈው ብዙ ሰዎች ጥሩ ሐሳብም ሲሰጡ ሰምቻለሁ እኔ እንደ ተጨማሪ አድርጌ የማየው በእኛ በኢትዮጵያውያን በኩል ህጉ አንድ ነው እውነት ነው ግን በስውር አንዳንድ ወላጆች አንዳንድ ልጆች በስውር እየወሰዱ የሚያስፈርሟቸው ለቤተሰብ የዘላለም ጥንቅና የመቀያየምን የሚያተርፍ እየሆነ እየተገኘ ነው። ማለትም ወላጆች ለአንድ ልጅ ሲፈርሙ እንዲያውም ከሚጠንቅ ካጋጠመና ካየኋቸው የመጨረሻው ልጅ ቤት ተከራይቶ ስለወጣ ለመጨረሻው በፊት ለነበረው ያስፈረመበት ጊዜ ያለ ቤት ስለተቀመጠ ብቻ አንድም ነገር ያረዳ ማለት ነው። እና እንዲህ አይነት ሁሶች ወላጆች በልጆች ዘንድ ሰርተው መከራቸውን አይተው የገዙት ቤት ነው። ቢሆንም ይሁን መንግስት ሰጥቷቸዋል ይሁንም ግን ልጆችን አቅርቦ በአንድ ላይ ላንተ ይህን ሰጥቻለሁ፣ ላንተ ይህን አድርጌልሃለሁ፣ ላንቺ ይህን ሰርቻለሁ በተቻለ ያቅም እንዲህ ሆኗል፣ ለዚህኛው ግን ምንም ነገር ስላልደረሰው ልሰጠው አስቤያለሁ ብለው ቢናገሩ ልጆችን የማያቀያይም ይሆናል። የሚነጋገሩን ከሆነ እዛው ላይ በግንባር ይነጋገራሉ። እንዲያውም ከሚደንቃቸው አንድ ነገር እኔ ከአንድ ቦታ እንደዚህ ያለ ሰው ትልቅ እየው አቅርቦ ሁሉንም እንዴት ነው ያለው ሀሳብ ብሎ እናትን በጠየቀበት ሰዓት ይሄ ሀሳብ ወድቆ መጨረሻ ላይ ግን ለማይገባው ልጅ ተፈርሞ ተገኘ። ይሄ ጥሩ አይደለም እና በእኛም ይሆን አይደለም የህግ ጠበቃዎችም ቢሆን ምስክሮችን አዎ ያስመጣሉ በስውር ሲፈረም ወይም ደግሞ አንዳንድ ጊዜ በኢንተርኔትም ሲርሱ ሊያደርጉ ይችላሉ። ባሻ እንትን ውርስ ምን ይሆን እየተባለ በኢንተርኔት የሚከታተል ሰው የለም መቼም። እኔ ለአንተም ማስረዳህ ነገር የለም እና የውርስ ጉዳይ ወላጆች ያለምንም ማፈር ያለምንም መጠራጠር ያለምንም መፍራት ልጆችን አቀርበው እኔ በህይወት የሳለሁ እኔ የምፈልገው አንተ እየረዳኸኝ ነው ለአንተ ይገባሃልም ካሉ እኮ ልጆች እምቢ የሚሉት ነገር የለም።
0: አይ ሁሉ ላይሆን ይችላል። እሱ በእርግጥ እንግዲህ በመሰረቱ አሁን እናንተ ማለት የፈለግከው ማንኛውንም ውርስ ሀብት የእናት አባት ሀብት ለማውረስ ለልጆች ሰባስቦ እነሱን ተነጋግሮ በዚያ መሰረት መፈረም የሆነ ሰነድ ፈርሞ በዚያ መሰረት ልጆች እንዲስተዳድሩ ይሆናል ተግባብተው ነው እንግዲህ መልእክቱ እንደገባኝ ከሆነ።
2: አውቄ አይተርፍም። በድብቅ የሆነው ግን እነሱ ካለፉ በኋላ መካሰስና ይህን ተባባሉ መባል ለእኛ ባህላችን ጥሩ አይመጣም።
0: በእኛ ባህል ብቻ ሳይሆን በማንኛውም ቢሆን ይህን አይነት ችግር እንዳለ በፈረንጆች የምናውቀው ነገር ነው። ከዚያ ለመዳን እንደዚህ ቢሆን ይሽበጃል ነው የምትለን አስተያየት? እንግዲህ
2: በነጮች አንድ ነገር ገሽራ አንድ ነገር መናገር እፈልጋለሁ። በነጮች አንደኛ ቤት ምን ያህል ምሳሌ እንደምንወስድ ቤት ምን ያህል ገንዘብ እንደሚያወጣ ያውቃሉ። የኛው ቤት ምን ያህል እንደሆነ ያውቃሉ። እንደገና ደግሞ ሰርተው አጠራሙ ያንኛውን ደግሞ የረዱት ነገር ይኖራል እኮ የሰጡት ነገር ይኖራል እኮ በሰርጉ ከፍለውለት ይሆናል ቤትውለት ይሆናል።
0: ቆይ እንደዚህ
2: እኮ ያንን አላረጉም።
0: ቆይ እንዲህ አቶ ሰርቶ
2: አቤት
0: ዝርዝር ስንገባ ረጅም ነው ጊዜ ሊፈጅብ ይችላል እና አሁን ምለው ምንድን ነው አንተም ያልከው ነገር አለ ለመቋጨት ይሄንን ጉዳይ ባስመለከተ ወላጆች ልጆችን ሰባስበው ስለላላቸው ንብረት ጉዳይ ተነጋግረው ውርሱንም ባስመለከተ የሚከፋፈለቱ ነገር ካለ ወይም አንዱ አበልጦ የሚቀበልበት ሁኔታ ካለ ተነጋግሮ መፈራረምና በዚያ መሰረት እንዳይጣሉ ማድረግ ይቻላል ነው እንግዲህ ስንቋጨው።
2: በትክክል
0: ገባኝ። ቀጣይ
2: አንዱ ሲሆን ሁለተኛ በተጨማሪ ናት ለአንተይቱ ለምሳሌ የውጭ ልጅ ከሌለ እናት አባት ልጅ ከሆነ ሳይፈርሙም እኮ ቢሄዱ እኩል ይካፈሉታል።
0: ገባኝ። ጨረስ ነው ገባኝ። ግልጽ ነው።
2: ያው በጣም አመሰግናለሁ። እና ሌላ እኔ ጊዜ ሲኖር ስለ በእውነት እኔ አማርኛን መከታተል የጀመርኩት አሁን ነው። አንዲት ጊዜ ብቻ ለወንድሜ ግጥም ለመጻፍ ፈልጌ ጽፌ ተቋረጠ። ስልኩ አልቀናኝም ቅሊጣ የሌለው ቦታ ሆኖ እንዳጋጣሚ በዛ እንደኔ ቀረ። ግን ዛሬ አሁን ሆኖ ስሰማችሁ በጣም አድናቂ ነኝ። ይሄ ወንድሜ እኔ በ11 ዓመቱ የመጀመሪያ እኔ እንኳን ለሱዳን አድርጌ የመጣው ሰው ነኝ። የመጀመሪያ ፕሮጀክት የእስራኤል ሀገር ያስገባው ትልቅ ወንድሙ እኔ ነኝ። ትልቅ ወንድማቸው እኔ ነው። አባታችን በልጅነታችን ነው የሞተ። እኔ ነኝ አባቱ እያሳደግኳቸው።
0: ጥሩ። ግጥሙን ማስመለከተ ሌላ ጊዜ ብደውልልን ሌላ ጊዜ እንቀበላለን። ችግር የለም።
2: ስለማይረጉ
0: ግጥም ያልከው ስለ ግጥሙ
2: እንግዲህ ግጥሙ እንደጻፍኩት ነው ያለ። ችግር የለም። አሁን ልበለው ማለልም እኔ
0: አሁን አይደለም ሌላ ጊዜ
2: ይገባኛል። ግን በሬዲዮ በኩል ይሄ ነገር በከፈለናችሁ ያው ማጣራት ይቻላልና ራሳድ የሚለው ወይም ደግሞ ሻምበል ባሻ የሚለው ይጠራልኝ ለኔ የማይረገ ነው
0: ችግር የለም እንዴ እሺ እሺ
2: እና ለሙላችሁ እንደሆነ አድናቂያችሁ ነኝ እኔ ለሁነት አንድ አንድ ነገሮችን ስሰማ በህብረተሰብ ዘንድም ብዙ ወሰራው ሰው ነኝ ብዙ ሐሳብ የምሰጣቸው ጊዜ ሊኖር ይችላል እኔ ካሁን በኋላ ከታተላለሁ
0: እሺ
2: እና በጣም አመሰግናለሁ ለሙላችሁም ለሃና በተለይ እንግዲህ ሁለት ሳምንት ምናምን በዛ በላይ ነው እንዲያውም ሳትራሳ ደውላ እንደዚህ ስላለችኝ እና አይ መልከትም ይሆናል ስላት ግድ የለም በፈልቀው መነጋገር ትችላለህ ስላለችኝ አድናቂዋ ነኝ ለሙላችሁም አድናቂ ነኝ
0: እሺ
2: አደራህን ያው በመልክ በቁመት በጋድ ኮን ገናይን ተዋወቃለን በሚገባ እንግዲህ በቀድሞ ጀመረን ካፍጋናው እስካሁን ድረስ አብረን ያለን ገናኛለን የትም ቦታ
0: እሺ እኔ ወንድም እናመሰግናለን ሰላም ሰላም
2: እና በጣም አድንቃለሁ ሰላም ቀን ወኑልኝ ሰላም ቀን ወኑልኝ አመሰግናለሁ
0: ቀጣይ ሰው አለ መስመር ላይ የሚጠባበቀን ነው
3: አላው
0: ደህና ይስጥልኝ
3: ደህና ይስጥልኝ ጋሽራሚም
0: ደህና ይስጥልኝ ማለበል
3: ወንድሜ ነህ በላይ
0: እሺ አቶ ወንድሜ ነህ
3: እሺ መጀመሪያ መድረኩን በማገኘት ያመሰግናለሁ እንግዲህ እኔ እንኳን የሬዲዮ ጣቢያ ሳል ለረ የውቀት መሸመቻ ብለው ደስ ይለኛል ባይ ነኝ
0: እሺ
3: ወይ የውቀት መሸመቻ ወይ የውቀት መገበያ ያመለዋወጫ
0: ወንጆ እሺ ሁሉም ይመቻል
3: እህ እና በዚህ ብዙ ትምህርትና ብዙ ከምንነሳታቸው ነገሮች ሳናውቅ ከምንላቸው ነገሮች በዚህ ብዙ ትምህርት እንደሚገኝ በእኔ በበኩል ባለሙሉ ተስፋ ነኝ እኔ ራሴ ትምህርት አገኝቼበታለሁ ብዬ ነው የምለው
0: ጥሩ ደስ ይላል
3: እና ከዛ ቀጠል በማድረግ እንግዲህ የበጋ ወቅት እየመጣ ነው ይሄን የበጋ ወቅት ደግሞ እየመጣ ሳይሆን ይዘነው ነው በሰላም የምናሳልፈው ይሁን ልጆች ወደ ረፍት የሚወጡበት ጊዜ ነው የልጆችም ደግሞ ረፍታቸው ያማረ ሆኖ በአገሪቱ ላይ ሰላም ሰንፎ ሰላም የተሰፈነበት ጊዜ ሆኖ ይሄን እንዲያልፍ ምኞቴ ነው እና በዚህ ያለንበት ሀገር አሁን ኮስታውሱት እየሰማ ነው በሊባኖንም እንደዚህ ነው እያላችሁ እና ይች ሀገር ጠባብ ሀገር ናት ግን የእግዚአብሔር እርዳታ ይዛ ሁሉን ተቋቁመው በአራቱ ማዕዘን ትገኛለሽ ይሄ እንግዲህ አምላክ ጦለት እየተጨመረበት አምላክ እየገደፈነ ነው እንጂ የኛው ጉልበት ያገሩ ጉልበት ብር ይሄን ያህል ብርቱ ሆኖ አይደለም ከሌሎች ግን አምላክ የመረቃት ሀገር ስለሆነች ነው ይሄንን እንግዲህ በህግጋቱ በስራቱ ምን መራ ይሆን ይያልኩ እና
0: ልጆች አሉ
3: እኔ አዎ የተመሰገነ ይሁን አሉኝ ያው የልጅ ልጆችም እንግዲህ አሉኝ
0: በራፍቱ ጊዜ ምን ንቀዳ ወጣችሁላችሁን
3: እንግዲህ እኔ ከቀዱ ወጥቻለሁ
0: ለምን
3: ወደ ልጅ ልጆች ለማጫወት አልሆነ የኔ መጨረሻ ልጅ ያው ወደ 29 ምናምን እየሆናት ነው እና ቀዱ ስንል እንግዲህ ራሳቸውን ችለው የሚተስተዳደሩ ናቸው በቤታቸው ያሉ ናቸው ለማለት ፈልጌ
0: የልጅ ልጅ ቢያው ነው ከልጅ ለነሰደው
3: ነው የልጅ ልጅ ትንሽ ራቀሉናል እንጂ የልጅ ልጅ ይሄን በዚህ እንትን እኛ ትንሽ ግማሹን ጊዜ ብናጫው ተደስ ይለነ ነበር እና ይሄ ቦታ ረቀት አለ መቼም እንግዲህ አንዳንድ ግን መረዳዳት ሊኖር ይችላል በውስጥ
0: ጥሩ
3: እና ይሄን ይመስላል ከዛ በማሻገር በእኛ በባህላችን
0: አጠራርገ ጊዜ በርካታ ሰዎች አሉ በስብር ላይ በጣም አያቸዋለሁ 678 በስብር ላይ ነው ያለው
3: በጥሩ ተከከለ አንድ ሰው ይዞ ማለም አይቻለም እና ሀገሪቱ ሰላም ትሆንልና የጤና ጊዜው ከትግ የፍቅር ጊዜ ይሆንልና
0: እኔ ከዚህ
3: አቋጣለሁ እና ባይ
0: ሰላም ሰላም እናመሰግናለን ሄሎ
4: አዳው
0: ተናስተልኝ
4: ተናስተልኝ ጋሽራህም
0: ተናስተልኝ ማለበል
4: አዘንጋው አዱኛ ባላሉ
0: አዘንጋው
4: አዱኛ ከያ
0: እሺ አዶ አዘንጋው
4: ለዚህ ሬዲዮን ፕሮግራም ስላቀረባችሁ ከልብ ያመሰግኑ ለሙላችሁ በጠቅላላው ማለት ነው ያው ግዜ ያለ ማጣበብ እና እኔ መናገርና የፈለኩት ምንድነው ስለ ሃይማኖታችን ጉዳይ ነው ሃይማኖታችን ያው አንዳንድ ወንድሞቻችንና አንዳንድ አክላታ ኢንተርቪው ሆኖ በቤት አጥቅባ አንድ አክላታ ሁለት ሳምንት ከመጣ ወዲህ ያው እንደምናየው ሁላችንም በሚዲያ እንደምንከታተለው በዋትስአፕም በቤተሰብም በተለያዩ ሚዲያዎች ምን ሰማው ማለት ነው ስለ ሃይማኖታችን ጉዳይ ነው እና ስለዚህ እኛ ከኢትዮጵያ የመጣነን ይሁዲዎች እንደምታውቁት ሁላችንም እንደምናውቀው ኢትዮጵያ ስንመጣ ወደዚች ሀገር ስንመጣ ይሁዲ ነኝ በእናቴ በአባቴ ወይም እሱን ብዬ ነው ወይም እሷን ብዬ ነው ብለን መጣን። አዲስ አበባና ጎንደር ላይ ያን ሁሉ ቆይተን ሃይማኖታችን እዚህ ስንት ወገንም ተግዛብር በበታች አሟልቶ ካመጣን በኋላ መርካስ ክሊታ ኩኒታ ይሁዲ ያን ሁሉ ውልፋንም ሃይማኖቱንም ተጨረስን። ቤታችን ተገዛን በኋላ ሁሉን ወረቀት የሚያስፈልገውን ታገኘን በኋላ ወደ ቋሚ ቤተህርንም በኋላ ዛሬ ወደ ሌላ ሃይማኖት ይሄርነን በሁለት ካራ የምንበላና ለምን እንደዚህ ሊሆን ይችላል? አንደኛ ኢትዮጵያ በጎንደርና በአዲስ አበባ ያሉ ወገኖቻችን እንደምናውቀው ለእናንተ ማስረዳት ያስፈልግም 100 ኪሎ ጤፍ 15000 በገባ ጊዜ እናትና ልጅ ተለያይቶ አለ ሁሉ አፍጋና እንላለን። ከዚህ የመጣ ነው ደግሞ ኑሯችን ሲመቻች ወደ ሌላ ሃይማኖት መሄዱ የተዛዞት ስራ እስራኤል ተዛዞት ተይዞ ባርሚጽባ ሲሆን ያብሮ ቤተክነሴት እየመጡ እንደገና ደግሞ ወደ ሌላ እምነት እየሄዱ እኔ ማንንም እምነት ከፍ ዝቅ ማድረግ አልፈልግም። ሆኖም ግን ሁለት ግራ አለ ተብሎ ከሁለት ዛፍ አይወጣም። ይሁዲ ከሆነ በይሁዲው ይሁዲነቱን ሲመጣ አሁን እዚህ ሀገር ጋራ ነው ሃይማኖት የግል ነው ይባላል። እንዴት አይደለም ስንመጣ አዲስ አበባና ጎንደር ስንፈርም ይሁዲ ነኝ ብለን ነው እንጂ አገሬ ጋራ ነው ሃይማኖት የግል ነው ብለን ወይም ክርስቲያን ነኝ ወይም እስራኤል ወይም ጴንጤ ነኝ ብለን ወደ ተቻለ መጣንም ለሁላችን ግልጽ ነው። ዛሬ በየ አሁን ባለ ቤት አጥቅባ በ28 ነበረ ስብሰባ ነው ልጅ ነበር ማለት ነው። ሊቃናቶችም ራባኔም ብዙ ሙሮች ነበሩ። ለምን እንዴት ለምን እንደዚህ ሆነ? ዛሬ ወገኖቻችን ቀሩ አፍጋና አሁን ደግሞ ሃይማኖታችን እንደሆነ አፍጋና ሚሄዱ ከሆነ እኮ እነዚህ ወንድሞቻችን ተዛዞታቸውን ቁጭ አድርገው በይፋ አስተውቀው እኔ ወደ ሌላ ሃይማኖት መሄድ ነኝ ብለው አስተውቀው መሄድ አለባቸው። ዛሬ ከዛ ሄደው ይቆዩና ሰርግ ሲሆን ለምሳሌ ሰርግ ማለት ወደረ አባሮች ቀብር ሲሆን ወደዚህ ይመጣሉ። አንደኛ ለነዛኛዎች እንቅፋት ሆነ፣ ሁለተኛ ለምንድን ነው እንደ ሸሚዝ ሃይማኖታችን መንቀያየረው?
0: ቁጥራቸው ይታወቃል ምን ያህል እንደሆነ ምን ያህል አሳሳቢ ጉዳይ እንደሆነ።
4: ቁጥራቸው እንግዲህ በብዙ በአንዳንድ እንደምናያቸው ከሆነ ዛሬ እንደምታዩ ከነጮችም ከኢትዮጵያቶችም በተለያዩ ክንስያ የሄዱ እየጠለሙ የሚልኳቸው ብዙ ነው። ዛሬ ምንም መሸሸግ አትችልም። ይቶ ድሮ ነበር እንጂ ዛሬ መረጃው በጣም እየመጣ ነው። እና ለምን በእያንዳንዱ ከተማ አብረህ ያለው የአካባቢውን ሰው አብረህ ያለው ታውቀዋለህ። ስለዚህ እነዚህ ሰዎች ብዙ ሰው ትዳሩን እየፈታ ነው። ለምን ድነው ሸሚዝ ነው የሚቀየር ሃይማኖት? አሁን እኛ ብዙዎቻችን በአገር ባህል ነበርን ትክክል ነው። ሃይማኖቱ ብንኖርም ወደች ሀገር ተመጣን በኋላ ግን ህጓን ፈጽመን እየተጠቀምነን ያለንን ዛሬ እኮ በተለያዩ ከተማዎች ዛሬ ሁሉ የኛ ሰው ገልጦ ለመናገር የዛን ታክል ነው። ያው በቃ ቁጭ ስትል ግን በቃ ያወራን ዝም ብሎ። ስለዚህ ለምን ሃይማኖታችን እንደዚህ እንቀያየረዋለን? አንድ ሰው ደግሞ ወደዛ ሃይማኖት መነሳት ካለ ተዛዞቱን ቁጭ አርጎ ምስራዳብን ማስተዋቆ ተጦሎቱን ማይምጣ ተቃብርም ማይምጣ ትክክል ዝም ብሎ እንደው ሸቂ ተፈፍሎ ቁጭ አርጎ ይሂድ። ግን ማምሻ ከዛኛው ማልዳ ከዚህ ነው የሚባል እንዴት ነው? ለምንድን ነው እንደዚህ ህዝባችን እንደዚህ እንደው ረኝ የሌለው ከቱ ይሆነው?
0: እንደዚህ ሊሆን ይችላል ምናልባት አንደኛ አንተ እንግዲህ እንደምረዳው ከሆነ በሃይማኖት ምክንያት ተቸግረው በቀላሉ ሳይመጡ ተቸግረው ቆይተው ከመጡ በኋላ እዚህ ደረሱ ሰዎች መካከል እንደሆነ ነው እንግዲህ እንደገና ተረዳውት ከሆነ። አሁን ይሄ ከሆነ እንግዲህ ምናልባት የተቀበሉት ትምህርት የይሁዲ ሃይማኖትን ጉዳይ መለከተ የተቀበሉት እንዲያልፉ እና ተወዳዘውት እና ያው መብት እንዲያገኙ በቀላሉ የታለፈ ነገር ሆኖ ነው ወይስ ከዚያ የነበረው አብሯቸው ስለመጣ ወደዚህኛው ዋጋደሉ ማለት እንችላለን።
4: አሁን እኮ ልጋሽ ረሃም ኢትዮጵያ አንዳንድ አገሮች ናቸው እንጂ ሁላችንም እኔ ከራሴ ጀምሮ በአገር ባህል እንደነበሩ ግልጥ ነው። ግን በመርካስ ክሊታ ስንገባ ስንማር ሁሉን ተመረን ሁሉም ብዙ የኛን ህትማ ግብቶ የመጡ የኛን ወንድምማ ግብቶ የመጡ አሉ። ብዙዎችም ቅዱሶች አሉ። ለምሳሌ ከኛም ይሁዲ ሆነውም ይሄዱዋል። ይሁዲ አግብቶ መጥቶ ይሄዱዋል። ግን ትምርቱ በቂ ትምርት በደንብ ተሰጧል። ግን ምንድነው ከዚች ሀገር ከደረስንም በኋላ ኑሮ አገር የጋራ ነው ሃይማኖት የግል ነው የሚባል ነገር አለ። ይሄን ምን ነው ከሀገራችን ላይ ከዛ ከሆነ ግን እንዳልሁት መድገም ሆነ እንጂ አዲስ አበባና ጎንደር ላይ ተጠባብቀን ከዚች ሀገር ስንገባ ጥቅምህን እስከምትቀበል በይሁዲ ትቆያለህ። ጥቅምህን ተተቀበል በኋላ ኑሮ የጋራ ነው ሃይማኖት የግል ነው የሚባል ነገር ለምን ሲመጡ ቅድም እኔ ክርስቲያን ነኝና በክርስቲያን ይሄ ነው መሄድ ብሎ መምጣት ነበረባቸው። ኦኬ ከመጡ በኋላ ደግሞ ዛሬ በጣም በጣም ያለንበት አሁንኛ እንግዲህ የምን ሰማው ነው በትናቸዋለሁ ሰበስባቸዋለሁ ያልጠበቃችሁትን ግን ወተት ትበላላችሁ ይህን ሁሉ ኋላ ግን ትጠግባላችሁ። እኔ እግዚአብሔር ቅናተኛ ነኝ አምላካችሁ በሌላ እንዳታመልኩ ያለው ሁሉን ነገር ተቀበልን ዛሬ እንዴት ነው ወደ ሌላ ሃይማኖት ለምን ያሽሎከሉካል? አንድ ሰው መህኔ ብሎ ታለ ትእዛዞቱን ቁጭ አድርጎ ምስራዳ ብንም ምስራዳ ቀብሩንም ይለያል ሁሉን ነገርም ልጅ ባር ምጻ ሲያረግም ሰባት ሰዓታት ልጁን ሲድርም ተፈፍሎ መሄድ አለበት።
0: አሁን እነዚህ ሰዎች አሁን እዚህ ከመጡ በኋላ እኔ መሰለ ባህር እያሳዩ ከሆነ የቀሩ ዘመዶቻቸው ካሉ እንቅፋት ይሆኗቸዋል?
4: የቀሩ አሉ እንጂ በጣም እንጂ አሁን ለምሳሌ ባለፈው አፍጋና ነበርን ኢየሩሳሌም ወገኖቻችን ቀሩ እንላለን። ጋሽራሚ ማንተ እንደምታውቀው የኢትዮጵያ ይሁዲዎች ከእግዚአብሔር በበታች በወገን ትግል እንደምንመጣ ግልጽ ነው። እንደ አውሮፓ በትምህርታችን ወይም በእውቀታችን ወይም በንብረታችን ኑ ተብለን አይደለም የምንመጣው። ይህ ግልጽ ነው። ይህንን እኛ ማወቅ ያለብን አንገት ለምን ተፈጠረ አዙሮ ለማየት ኦኬ። እኔ ማውቃቸው የባለቤት የእህት ልጆች የሟች ልጆች አሉ። አሁን ከዛ ጎንደር 10-15 ዓመት ያሉ እኔ ምሳሌውን ነው የምልህ። እኔ እህት ወንድሜም ቢመጣ እንደዚህ ያለ ሞልቷል የሞት ልጆች ምሳሌውን ነው የምሰጥ። ግን እኔ ተሞት ሰርዶ ቀን የሚባል ነገር ራሱ ከጎንደር አንድ ሰው ደውሎልኝ ነበር ዛሬ ማለት ነው። ደውሎልኝና ምን አለ መሰለህ ከዛ እንተዋወቅ ነበር አይ በሚዲያ ምን ሰማው ነገር እንዴት ነው እስራኤል ሀገር አፈሯን ባገኘነን እዚህ የተመለሱትን ለቀብር አፈር አምጡልን እያለን እስራኤል ሀገር ተገቡ በኋላ እንዴት ነው ደግሞ እስራኤል ሀገርም ደግሞ እንዲህ ያለ ጉዳይ አለ ብሎ ራሱ አነጋገረ ይልሃለሁ።
0: ገባይ
4: እሺ። ለምንድን ነው ወገናችን አሁን እኔ ማለት የምፈልገው ምንድን ነው ወገናችን እነዚህ ሰዎች አንድ ሰው እኔ የኔን እምነት ከፍ የሌለውን ዝቅ ማድረግ የለም። አንድ ሰው በደንጃ ማመን መብቱ ነው። ግን ሲያምን ትክክል እኔ እምነቴ እንዲህ ነው ብሎ አስተካክሎ ስነስርዓቱ መሄድ አለበት። በጣም ብዙ በጣም ሰው ማንም ቢክላል አሁን የኛ ሰው እንደምታውቀው ግልጽ ስለማይናገር እንጂ በጣም ተበሳስሎ ቢክላል ምንም ተማንህ ደንት የምትለው ነገር የለም ዛሬ። ስለዚህ ወገናችን እንዴት ነው ማንም ብለሽ መጠሽ እግዚአብሔርን ታሚያለሽ ለምን ትክክል ቁጭ ማለት አንችልም?
0: ገባይ መልእክቱ ግልጽ ነው ወንድም።
4: እና ስለዚህ ወገናችን መታለል የለበትም። በትናንሽ ጥቅማ ጥቅም በተለያየ ነገር እንዴት የመጣ ነው ብዙ ብዙ እኔ ብዙ ማልጠብቃቸው ሰዎች ማለት ነው ማልጠብቃቸው ሰዎች ብዙ አይቼና ሰምቼ ማለት ነው በመረጃ በኩል በእውነት ለማመን ይከብዳን ጋር ሲራሃሚ። እና ወገናችን በትናንሽ ጥቃቅም መጎዳትና መታለል የለበትም ለማለት ፈልጌ ነው።
0: ገባኝ መልእክቱ ግልጽ ነው። በጣም አቶ አዘንቀው አመሰግናለሁ።
4: እሺ ዘራውስልኝ
0: ሰላም ሰላም።
4: እሺ ቻው።
0: ሄሎ
5: ሄሎ
0: ደናስተሊ
5: ደናስተሊ
0: መልበል
5: እኔ አባይ ተገኘ ታሽሩት።
0: እሺ አቶ አባይ
5: እሺ አመሰግናለሁ ወራፋን ስላገኘው በሙሉ ሰላም ላለው እኔ ወይም ሰማለህ 47 ዓመት ጠፍታ ኑራ በ2016 አምጥቻት በ2017 አስሞልቼ ሁለም ተራውን ላይ ትመጣለች እያሉ ሲሉኝ በስምንተኛው በዘጠኝኛው እንዳሉ አሁን እናቴም ከና ልጃውም እናቴን እቀብራለሁ ስል ሳልቀብራት ያውም በሰባተኛው አመጥቼ ቀበርኋት። ያው ሰባት ዓመት አለፋት አሁን በአንደኛው ወር።
0: የት ነው? ኢትዮጵያ ነው?
5: ወንደርም ያለችና እህቴማ እናቴማ ከዚህ አሽዱን ነው ታውቀኛ ላውቃለሁ ተወንድሞች ጋር አለያለሁ።
0: ኦኬ
5: እና አሁን ብለው ደግሞ ተሞተሽ በኋላ ይሁዲ መሆኑ አንነን አስመስክራሉኝ
0: ከዚህ ሀገር
5: አዎ ጨስ ወርቋል ወርቅ ነው ያዘው ጨስ ሳሉ ወርቅ ነው ያልጅ ዝናት ወሪቱ ጨስ ወርቋል ጨስ ወርቁን ታውቋል ያልኔ እሱን አስመስክር አለችኝ አስመስክር በሱ በሱ በችሉት አስጠቼ በሱ ጋር ሄደን አስፈርሜ ላኩትኝ የሁለት ዓመት አለፈ ወይ ደርሶኝ አላለው ነው ወይ ምን አላሉ ዘግተው በቃ አሁን ምንም ነገር የለም መልስ የለችም እችው ዝም ብያለሁኝ አሁንም ደግሞ ወደ አሁኑ አይኔን አስቸግሬ ወደ ቤት ነው ያለሁ አሁን ማረገው ቃና ጠፍቶኛል ይኸውልሽ አስር ዓመቷ
0: ቆይ ግልጽ አድርገው አሁን ያን ጎንደር ያለ ዘመድ እንዲመጣልንም ተፈልገው አይደል
5: ትልቅ እህቴ ናት እንጂ 47 ዓመት 47 ዓመት ጠፍታ ነው የምትኖረው ጎንደር አዲስ ሱዳን ላይ አገኘዋት
0: ከሱዳን ወደ ኢትዮጵያ ገብታለች
5: ወንደር አግብቻት 10 ዓመት አያልኩ
0: እና ምንድነው ምን ጥያቄ አመጣው በዚህ መስሪያ ቤት
5: ጥያቄ ትመጣለች ይያሉ ያውም እንኳን ሌላ እናታችን ነበረች ነው ሷኔ ማር በእግዚአብሔር አገኘ ሆታ ያሳለሁ እንዳለሽ ሞተች እንጂ ደም አለ ቅዷት ሰውናታችን አለች እና መስመስከረ አረ ምንም ችግር የላሉኝ አባታ አህቷን ሰዓት ቀማምቷ ጠርታ በ2017 ገልታ አባቷን እናቷን ጠርታ አገሯን ጠርታ አክስታጎቷን ጠርታ ኢየሩሳሌም ማናለሽ ቢሏት ኢየሩሳሌም ይባላል አውቅም ባለችው አውጣውጣሏት አውጣውጣሏትና ምንድነው የምትሏልስ አሁን ጤና የላትም በፍርድ ቤት በአኪም ቤት እንዴት ጤና የላትም መገቢያው ላይ የመጣች ብዬ አይ ቶሎ እንጂ እናንተ ለነቸስ ሁኔታ እንዴት አደርጋለሁ ብዬ ያንን አስፈርሞ ሰጣቸው ተሰጣቸው በኋላ ድምጣቸው ጠፍቶ ቀረ በቃ
0: ኢየሩሳሌም እንዳላውቅም በማለቱ ምክንያት ነው
5: በዛች ብቻ የዛን ጊዜ ደግሞ ሰው ሄደች በኃይለ ስላሴ በምሳሌ እንዴው ምኑን እናውቀ ነበረ እንዴው ስራ ያላገም ይባል
0: አሁን ምን ሊያደርሷል የጉዳይ ዝም ብሎ እንደዚሁ
5: መስራት ነው በቃ ይሄ ሁለት ዓመት አለፋት እንጂ ድምጥ የሰደርኩት እንደብዳቢው መልስ የለም እና ሲጠይቅ ሊያባት ይታረገው ቀና ተሳይ እኮ ቸገረ አሁን ባለፈው ታመመች ተብዬ አሁን በአንደኛው ወር ተዚያ ሰርቼ ነው የመጣሁኝ ጤና አይደለ ያኔ እንደው አስቸግሮኛል ወታው
0: ጥሩ በኋላ እስቲ እንግዲህ በስልክ በግል እናወራለን እና አመሰግናለሁ እንደውላለን በኋላ
5: እሺ አመሰግናለሁ እና አንድ ቃላት ደግሞ
0: ሌላ ሰው አለን ጊዜያችን በጣም
5: እሺ አንድ ቃላት ነው ሁለት ቃላት ነው አንድ ጥያቄ መጠይቀው እና እናት አባት ሞት ተስካ አይሆንም ተስካ ቄሶች የሚባለው ምንድን ነው ቄሶች ይህን ያህል አርጎ አይልም የፈለገው ያድርግ ያልፈለገው ቢተው ምንም ለው ነው ግን ይህ ይሄ በእውነቴ ነው ይሄ ያለ ነው ቅድም ታናት አባታ ያደረ ነው ሌላ ለአንተ ነገር አልችልም በዚህ ሲያወሩት ምንድን ነው ግን የቸገር ባረገው ቢተው ምን አለ ግን ማን ይጠይቀዋል ካላፈሬ ነው ተወው ይህ ነው ምለው ይቅርታ
0: ችግር የለም እናመሰግናለሁ
5: እናመሰግናለሁ እሺ ደውልልኝ በል
0: እሺ ሰላም ሰላም
5: እሺ አመሰግናለሁ
0: ሄሎ
6: ገና ይስጥልኝ
0: ገና ይስጥልኝ ማልበል
6: ገና ተጋሽ አብርሃም መኮንን አራጌ ካፉላ
0: ሽታቶ መኮንን ጊዜያችን አጭር ነው እንደ ባጭሩ
6: አዎ እያየሁት እንግዲህ ስታቀርቡ ጊዜው ሊያበቃ ሲል ሆነ እንዴት ይሆን
0: ሰዎች
6: እናመሰግናለሁ ለዚህ በሁንም አጭር የሚሆን የተቻለኝን ያህል
0: እሺ
6: ሀሳቤን ግልጽ አደርጋለሁ እና ሰላም መልካም የስራ ጊዜ እመኝላችኋለሁ አመሰግናለሁ ሁላችሁም የተቀደሰ አላማ ነው ይሄ ህዝቡን አቅርቦ ማወያየቱ እንግዲህ ቅድም መጀመሪያው መግቢያው ነው መሰል አንተ የጠቀስከዋል ግን ወቅታዊ ሁኔታ ስለ ሀገራችን የሰላም በሚለው ጉዳይ እንግዲህ ብዙ ጊዜ ኑረና ነው የምናየው ነው የእስራኤልና የአረብ ሰላም በእውነት ይኸው እያየ ነው የማይጣል የማይሆንም ነው በእነሱ በኩል አንሰማም ሀያሏ አሜሪካ ብቻ በግድ ይህን አድርጉ እያለች ነው እንጂ ይኸው እንደምታውቀው በጣም ጠላትን ውስጥ አግብተን ነው አሁን ኑና ምቱን የወጥሎ ሰላም ያ ምልክት ይሆን ነበረ ከገብ በኋላ አረፋትም አላረግም ነው ያለ በእስራኤል ላይ ነው እንጂ ከፋፍለን አንቀበልም እንዳሉ የታወቀ ነው በሙሉ አሁን ለሰላም ሲባል ሲጠየቁ እስራኤል ጋር ሰላም እንዳደረጋለም የአረብ ሰምተህ ታውቃለህ አይታለምም የላቸውም እና ነገር ግን በኦስሎ ሰላም እነዚህ አማጽና ገቡ አግብተው ኑናንኩ ቁጠበኛ ብለው ይኸው ከዛ ወዲያ የደረሰው ችግር ብዙ ነው። አሁንም ለወደፊቱ መሞት የማይሰለቻቸው ቅድም እንዳልከውም ትምህርት ቤት ብቻ ያስተምሩ እስራኤልን ለመጥላት እያሉ የሚያሳድጓቸው ቢሞቱ ማይሰለቻቸውም ለእስራኤል ሰላም የሚባልም አያስተምሩ ለትውልዱ። ነገር ግን ያለ ብዙ ሁሉን ያውቃል ይህን ሁሉ እና የእኛ አንድነት አለመኖሩ ደግሞ ለእነሱ አመች ሆኗል። አሁን በእውነቱ ምርጫው ቀርቧል። ይሄ የቀኙ ክፍል ቢሆን እኮ በቂ እንትን ነው ኃይል ቢኖረው የእስራኤል የታሰቡ ሁሉ ይደረግ ነበር። እና አሁን እነዚህ አረቦች ለእስራኤል ሰላም ሳይፈልጉ ሰላም አርጉ የሚሏቸው የሚያስገድዷቸው ነው የሚያስገርመን። እኛ ግን ህዝብ እስራኤል ማወቅ አለበት አረቦች ፈጽሞ በእኛ በእስራኤል ላይ እኛ ንሱም ነው እንጂ በፍልስጤሞች የተነሳ ነው ይሁላ እንትን የሚሆነው። እና መታለል የለብንም። እንዲያው የሚመጣው ምርጫ ደግሞ በአንድነት ተመስርቶ ያው እንግዲህ ያለን በአረብ ዙሪያ እያለን እግዚአብሔር እየረዳን ነው እንጂ በእነሱ በኩል እኛ መኖር የማይወዱ መሆናቸውን ለመግለጽ ነው።
0: እና አሁን እኛ ማድረግ አለበት እኛ ድርሻ ምን መሆን አለበት?
6: አንድ መሆን አንድ ሁኖ ወይም ደግሞ አገርን የማይቆርሰውን አገር ወዳድ የሆነውን መምረጥ አለበት። አለዚያ ግን እንኮ ካላቸው ይቀበላሉ እንጂ በዚህ ከፍሎ እንታረቅ ምስሎ አሁን በቂ መሬት ነው ያላቸው። አሁን ፍልስጤሞች የእስራኤል የለማውን መሬት እያዩ ይቀናሉ። የእነሱ ግን በቂ መሬት እያላቸው ለማልማት አይፈልጉም። ስራቸው አላማቸውም እንጃ እንዴት ያለ ሃይማኖት እንዳላቸው እንጃ። ጸሎት ገብተውም እስራኤል እንግደሉ እስራኤል እንግደል እስራኤል እንፍጅ ነው ሌላ የለም። ለሰላም ተብሎ እኮ አሁን ሲጠሩ ሰላም እናደርጋለን እስራኤል አሉ። አሁን እኮ በመጨረሻው ትራምፕ እስራኤልን ገለል አድርጎ ኢራን ጋር ሰላም ሊያደርግ ሞከረ። እነሱንም አታሏቸዋል። አሁን በመጨረሻ ትራምፕ ግደሉ የሚል መብሪያ ነው ኢራን ሲወጣ ያየ ነው በሌላ መገናኛ አይተናል።
0: አዎ ገባኝ። ግልጽ ነው እንግዲህ
6: እና ይህን ለማለት ነው። እና ደግሞ ይህ የትምህርት ጊዜያችን የረፍቱ ጊዜ ልጆችን ደግሞ ወላጆች በደንብ አድርጎ መከታተል መጠበቁ አሁን ነው በጣም ከትምህርት ጊዜው የበለጠ ነው። እና ቀጥሎ ምለው የትምህርቱ ጊዜ ማን የረፍቱን ጊዜ በሰላም ለመጨረስ ያብቃ። ለእናንተ መልካም ስራ ጊዜ። እኔም አመሰግናለሁ።
0: ሰላም ሰላም።
6: ኃይሉም ብርታቱን ይስጣችሁ ለአገልግሎት።
0: እናመሰግናለን። ሰላም ሰላም። ክቡራትና ክቡራን አድማጮች ፕሮግራማችን ለማጠቃለል ሶስት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስተ ዜናውን በድጋሚ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰሜን እስራኤልን ግዛት ሰላምና ደህንነት እንመልሳለን አካባቢውንም እናበለጸጋለን በማለት ተናገሩ። የእስራኤል ዜጎች አንድነት እንዲጠናከር ፕሬዚደንት ይስሐቅ ሄርጾግ ጥሪ አቀረቡ። የህግና ፍትህ ሚኒስትር ያሪቭ ሌቪን የሚመሩት ኮሚቴ 26 አዳዲስ ዳኞችን መሾሙን ዛሬ አስታወቀ። በእስራኤል የመገዳደል ወንጀል እየጨመረ ሂዶ ዛሬ ጠዋት ብቻ 3 ሰዎች ተገደሉ። በአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጦርነቱን ለማደስ እያሰቡበት ነው ይባላል። የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋናው ናቸው። ክቡራትና ክቡራን አድማጮች ለተባበሩኝ ለባልደረቦች ለሰጠኝ ዘመነ ወርቅነሽ እህቴና እንዲሁም ለቴክኒክ ባለሙያው ሮኒ ናኦር እንዲሁም ለበረግባ ተነቃሪዋ ለከዳ ስፈራው ምስጋና ያደረሳቸው። በምሽቱ ክፍለ ጊዜ ባልደረቦች ይጠብቋቸዋል። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ነው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችሁ። እለቱ እንደ እብራን ዘመን አቆጣጠር ዮም ረቢዒ ቴት ዛይን በታሙዝ ታፍሺን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 1 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 24 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሼቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ስፖርት ፕሮግራማችን ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ የህግ ጠበቃ ሚካኤል ራቬሎ ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊነት እንዳይሾሙ መታገዱን ተከትሎ የክነሴቱ የውጭና የደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ቦአዝ ቢስሙት ለኢታማጆር ሹም ኢያል ዛሚር ጥያቄ ማቅረባቸው ተገለጸ። ተጠባባቂ ሜጀር ጄኔራል ኒጻና ሎን በድርድሩ ሂደት መንግስት የተለየ ውሳኔ ተቀብሎ ቢሆን ኖሮ የተጠለፉ ዜጎችን በህይወት መመለስ ይቻል እንደነበር ገለጹ። የመገናኛ ጉዳይ ሚኒስተር ሽሎሞ ካሪ በክነሴቱ ምልዓተ ጉባኤ ከፍተኛው ፍርድ ቤት ባጋጽ ያስተላለፈውን ውሳኔ አወገዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ኒውክሌር ግንባታ ሂደት ለማፈራረስ የሚሰራው ስራ ግስጋሴ እየታየበት መሆኑን ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የህግ ጠበቃ ሚካኤል ራቬሎ ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊነት እንዳይሾሙ መታገዱን ተከትሎ የክነሴቱ የውጭና ደህንነት ቋሚ ኮሚቴ ጉዳይ ሊቀመንበር ቦአዝ ቢስሙት ለኢታማጆር ሹም ኢያል ዛሚር ጥያቄ ማቅረባቸው ታወቀ። ቢስሙት ለኢታማጆር ሹም ዛሚር በጻፉት ደብዳቤ በእስራኤል ስለ ምርጫ ባለው ታማኝነትና ግልጸኝነት የሚፈጠረው ስጋት እየጨመረ እንደመጣ የማሳሰብ ግዴታ እንዳለባቸው ገልጸው ዛሬ በመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ላይ የተፈጠረው ችግር ነገ ደግሞ በአጠቃላይ ሀገር አቀፍ ምርጫዎች ላይ ሊከሰት እንደሚችል ገልጸዋል። የሚካኤል ራቬሎን ሹመት ከፍተኛው ፍርድ ቤት ባጋጽ ማገዱ ታውቋል። የመገናኛ ጉዳይ ሚኒስተር ሽሎሞ ካሪ በክነሴቱ ምልዓተ ጉባኤ ከፍተኛው ፍርድ ቤት ባጋጽ ያስተላለፈውን ውሳኔ አወገዙ። ካሪ ከፍተኛው ፍርድ ቤት ከህግ ውጭ እንደሆነ ያስባል በማለት ተችተዋል።
1: ኢጊያ አዝማን ሎማር ለበጋጽ ሎ שהכנסת תתייצב איתנה וחזקה מול אותם בריונים בגלימות שיקורי כוח שחושבים בטעות שבית המשפט העליון זה עליון מעל החוק, עליון מעל העם.
0: ካሪ በስተት ከፍተኛው ፍርድ ቤት ከህግና ከህዝብ በላይ ነው ብለው ከሚያስቡና በኃይል ከሰከሩ አጭበርባሪዎች ጋር በክነሴቱ አብሮ እንደማይቀጥል ለከፍተኛው ፍርድ ቤት ወይም ለባጋጽ የምንነግርበት ጊዜው ደርሷል ብለዋል። ተጠባባቂ ሜጀር ጄኔራል ኒጻና ሎን በድርድሩ ሂደት መንግስት የተለየ ውሳኔ ተቀብሎ ቢሆን ኖሮ ብዙ የተጠለፉ ዜጎችን በህይወት መመለስ ይቻል ነበር በማለት ያሰሙትን ንግግር የሊኩድ ፓርቲ ውድቅ አደረገ። የቀድሞው የተጠለፉና መዳረሻቸው የጠፋ ዜጎች እዝ ኃላፊ የነበሩት ተጠባባቂ ሜጀር ጄኔራል በሄርጸሊያ በተካሄደ ጉባኤ ላይ ዛሬ ጧት ባሰሙት ንግግር ጦርነቱን ከአንድ ዓመት በፊት ቀድሞ መጠናቀቅ እንደነበረበትም ገልጸዋል። የሊኩድ ፓርቲ በጉዳዩ በሰጡት ምላሽ ተጠባባቂ ሜጀር ጄኔራል አሎን ሊጻን ጦርነቱን አቋርጠው ከጋዛ መውጣት ይፈልጉ ነበር፣ በጣም ሚስጥራዊ በሆኑ ስብሰባዎችም ሚስጥሮችን ሲያወጡ ስለነበረ በድርድሩ ሂደት ላይ ጉዳት አድርሰዋል በማለት ጠቅላይ ሚኒስትር ቢንያሚን ናታንያሁ የአሎንን ሐሳብ አለማዳመጣቸው ጥሩ እንደነበር ገልጸዋል። የቀድሞዋ የመንግስት አቃቢ ሕግና የከፍተኛው ፍርድ ቤት ዳኛ ኤድና አርቨል በ82 ዓመታቸው ከዚህ ዓለም በሞት ተለዩ። አርቨል በ82ኛ ዓመት ልደታቸውን ካከበሩ ከአንድ ሳምንት በኋላ ነው ህይወታቸው ያለፈው። አርቨል የመንግስት አቃቢ ህግ በነበሩበት ጊዜ ሳብራና ሻቲላ የተባለውን ክስተት የምርመራ ግብዓት የሰበሰበው ኮሚቴ አባል የነበሩ ሲሆን ካብሽሎሽ ሞት የተባለውን የምርመራ ሂደት ሪፖርት ጽፎ ማቅረባቸው ይታወቃል። በቴላቪቭ አውራጃ ፍርድ ቤት ዳኛ ሆኖ ካገለገሉ በኋላ የመንግስት አቃቤ ሕግ ሆኖ ተሹመዋል። ጠቅላይ ሚኒስትር ናታንያሁና የቀድሞውን ጠቅላይ ሚኒስትር ኦልመርት ጨምሮ የተለያዩ የህዝብ ተመራጮችን ክስ የመሩ ሲሆን ሻሮን ለፍርድ እንዲቆሙም ሐሳብ አቅርበው ነበር ተብሏል። ሐሳባቸው ግን ተቀባይነትን አላገኘም። በ2004 ዓ.ም የከፍተኛው ፍርድ ቤት ዳኛ ሆኖ የተመረጡ ሲሆን ከ10 አመታት አገልግሎት በኋላ በ70 አመታቸው ጡረታ መውጣታቸው ተገልጿል። ፕሬዝዳንት ኢስሐቅ ሄርጾግና ሌሎች ባለስልጣናት እንዲሁም የሙያ አጋሮቻቸው በኤድና አርበል ሞት የተሰማቸውን ሐዘን እየገለጹ ናቸው። ነፍስ ይማር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር ግንባታ ሂደት ለማፈራረስ የሚሰራው ስራ ግስጋሴ እየታየበት መሆኑን ገለጹ። ትራምፕ ከኢራን ተወካዮች ጋር ጥሩ ውይይት ማካሄዳቸውን ገልጸዋል። ትራምፕ ከጋዜጠኞች ጋር ባደረጉት ውይይት እንደምታውቁት በሶስት ሌሊቶች በተከታታይ ከፍተኛ ጥረት አድርገናል፣ ጥሩ ስራም እየሰራን ነው በማለት የነዳጅ ዋጋ እየቀነሰ መምጣቱንና የአክሲዮን ገበያም ሪከርድ እየሰበረ መሆኑን ገልጸዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቄል ከ98 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቄል ከ40 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ነገ የሙቀቱ መጠን ይቀንሳል። ከነገ ወዲያ አርብና ቅዳሜ ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 29፣ በቴላቪቭ 30፣ በቤርሸባ 33፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ያለው ደስ ነው እናልፈው። ጥላሁን ጤና ይስጥልን እንደምን አመሸ?
1: ጤና ይስጥል ወርቅነሽ። ሰላም ላንቺ አድማጮችን።
0: እንዳመሰግናለን። ሰላም ነው?
1: ሰላም ነው። ቆንጆ የኢየሩሳሌም የአየር ጸባይ ታውቂዋለሽ። ቆንጆ የሆነ ምግብ የሆነ አየር የተቀበለን
0: ኢየሩሳሌም በበጋ ወቅት እኮ አዎ፣ ገነት ነው። ኢየሩሳሌም የአየር ጸባይ ነው የሚባለው። መሀል ሀገር ያሉት ነው እንደዛ የሚሉ።
1: ክረምቱንም አንጠላውም ወርቅነሽ።
0: ክረምቱም ጥሩ ነው።
1: በጋም ክረምትም ሁሉም
0: ኢየሩሳሌም ኢየሩሳሌም ናት።
1: እውነት ነው።
0: ደስ ይላል። አዎ ጥሩ ነው። እንግዲህ ሀገራችን ሁኔታ እንደው በዙሪያው በድንበሯ ያለው ሰጥ አገባ አሁንም አልበረደም፣ አስቸጋሪ ነው። አዛም ሊባኖስም እንዴት ነው? እስኪ በሊባኖስን ጀምረ ሊባኖስ ጋር የተደረሰውን የሰላም ስምምነት የሚቃወሙትም የሚደግፉትም አለ። እንደው ጥላሁን እንዴት ታየዋለህ አንተ?
1: እውነትሽን ነው ነገሩ። አሁን ልብ ብለሽ ከሆነ በዜና አውታሮችም አንቺም ዜና ወጃን ስታስተላልፊ ጦርነቱ በተመለከተ ትንሽ የተረጋጋና ከነበረው ጦርነት እንደዚህ ተጎዳን ጎዳን አለ በዛ ዙሪያ የነበረውን የወረደ መሆኑ ጥሩ ነው። ማለት ወደ ሰላሙ መመለስን መረጋጋቱ ላይ እስከ እንዴት ነው ፍጻሜ ላይ ደረስን ባይባልም ግን የመረጋጋት ሁኔታ አለ። ይህ ነገር ጥሩ ነው። ዜጎችም ይህን በጣም የሚፈልጉት ነው። በሊባኖስ ያለ ሁኔታ እየተደረሰው ስምምነት አለ። በይበልጥ ተቃውሞ የሚሰማው በሊባኖስ ህዝብና መንግስት፣ ይበልጥ ደግሞ በሂዝቡላ ድርጅትም በመንግስት የሚያደርሰውን ትችት ተያይዞ ነው። እስራኤልን በጣም ስለሚጠቅም ይህ ስምምነት በእስራኤል በኩል የሚፈለግና እንዴት ነው እንዲያውም ጥሩ እዚህ ደረጃ መደረሱ ጥሩ ነው። እንዲያውም ዘግይተናል የማለት ሁኔታ አለ። ምክንያቱም ከአሁን በፊትም ተመሳሳይ እድል ነበረ። ወርቅነሽ አንድ አመትና አንድ አመት ተኩል በፊት ጦርነት ላይ እያለን ከህዝቡላ ጋር ተመሳሳይ አሁን ከድረስ መድረስም ይቻል ነበር። ግን ያው ጦርነቱ ቀጠለና መቼም እና ያለው ሁኔታ ጥሩ ነው። በእርግጥ እስራኤል የምትቃወመው እና እስካሁን ባንክሮ እንዲያውም የአሜሪካን መንግስት አይደለም ወይም ደግሞ አልቀበለው የምትለው ጦርን ማስወጣት የሚለው ሁኔታ እስራኤል ጦሯንም እንዲሁ ተገላ መውጣት አትፈልግም። ምክንያቱም የህዝቡላ ድርጅት ትጥቁን እስካልፈታ ድረስ መውጣት የሚባለውን ነገር እስራኤል አትቀበለውም። ደግሞ ይህ ቃሏ በአሜሪካ በኩልም ተቀባይነት ያገኝ መስሎ ይታያል። ያው ቢጫ መስመር አለ እንግዲህ ከአስር እስከ 11 ኪሎ ሜትር ርቀት ማለት ነው። ያው የሀገራችን የሰሜን ክፍል ነዋሪዎችን ደህንነታቸው ስጋት እንዳይባሉት በቅርብ ህዝቡላ ካጠገቡ ነው። ምታስታዎች ከሆነ ከጦርነቱ በፊት አጥር የሚለየን አጥር ብቻ ነበር። እንዲሁም አልፈው ገብተዋል ማለት ይቻል ነበር።
0: ዶቭ በሚባለው ተራራ አካባቢ አሁን በጣም እንዲሁ ቦታው ዝግብ ነበር። ድንገት የህዝቡላ አባላት መጥተው ሰፈሩ እየተባለ
1: እውነት ነው። እንደገና እዛ አካባቢ ደግሞ ረጅም ርቀት ያለው ዋሻ ለብዙ ዘመን ማለት ብዙ አመታት የወሰደ እንዲሁም አንዳንዶቹ እስከ 10 ዓመት የወሰደ ግንባታ ማለት በኢራን በምትለግሰው እርዳታ የጦር መሳሪያም የገንዘብም የህዝቡላ ድርጅት በጣም የገነባው የምድር ዋሻ ነበር። እሱን ራሱ የእስራኤል ጦር አንድ በአንድ እንግዲህ ማግኘት ከማግኘት አልፎ እየደመሰሰ ይታያል። ያ ማለት የህዝቡላን ሀይሉን እየተነጠቀ ነው። እነዚህ ነገሮችን እስራኤል አሁንም ስራ የጀመርኩት ነገር አልተፈጸመም ወይም ደግሞ የህዝቡላ ድርጅት ትጥቁን እስካልፈታ ድረስ አሁን ሽምግልና ነው የት ላይ ነው? ያው አሜሪካ በቀረጥ ፋፋ ማለት ነው የሊባኖስ ጦር ሀይል ቀስ በቀስ የእስራኤል ጦር ኃይል ያለበትን እስራኤል እየለቀቀ ስትሄድ ከአሁኑ እንግዲህ ወደ ሁለት ቦታዎችን እስራኤል ጦር ኃይል ትንሽ ወደኋላ ያለበት ሁኔታ አለ። ወደዛ የመግባት ሁኔታ የሊባኖስ ቀስ በቀስ ቦታውን ከተቆጣጠረ በኋላ ቀጣይ እርምጃ የሚሆነው የሊባኖስን ይቅርታ የህዝቡላን ድርጅት ትጥቁን እንዲፈታ የማድረግ ነው። መጨረሻው ይሳካል እንደኔ አመለካከት ነ እንጂ አይመስለኝም። ቢሆንም ደግሞ ረጅም ጊዜ ሊወስድ ይችላል። የህዝቡላን ድርጅት የሊባኖስ ጦር ሰራዊት በፍጹም ትጥቁን ሊያስፈቱ አይችልም። ምክንያቶችን ይኖሩታል። አንደኛ ከሀይል ጋር በተያያዘ ሀይሉ የለውም። በእርግጥ ከአሜሪካ ወይም ከእስራኤል በሚደረግለት የጦር ልምምድ መሆን የጦር መሳሪያ ያን ታግዞ ነው። ከዛ በላይ የህዝቡላ ድርጅት ውስጡ ይቅርታ የሊባኖስ ጦር ሰራዊት ከውስጡ የህዝቡላ ደጋፊዎች አሉ። ቅርብ ዘመዶች ማለት ይቻላል። በአመለካከት በእምነት የህዝቡላ
0: ፓርቲ እኮ አለው። ህዝቡላ ፓርቲ ሲባል ደግሞ እንግዲህ መራጭ ህዝብ አለው፣ ደጋፊ ህዝብ አለው።
1: እውነት ነው። ያ በፖለቲካው ነው። በጦሩም ራሱ ተመሳሳይ የህዝቡላ ደጋ እና ይህን ጦር ይህን የህዝቡላን ድርጅት የሊባኖስ የጦር ሀይል እንግዲህ በቀላሉ ያን የሚያደርገው መስሎ አይታየም። ለዚህም ነው እስራኤል በፍጹም የመጨረሻውን ስራ አይነ እንጂ ማንም የህዝቡላ ድርጅት ትጥቁ ሊያስፈታ ይችል በል ባንክሮ ያው ከቦታውም አልወጣም በቀላሉ። በሂደት ግን ምናየው ነው የማለት ሁኔታ እንደታቀደውና የዶናልድ ትራምፕ እቅድ ይሄ ሰላም ስምምነት በሳቸው አስታራቂነት ነው እንግዲህ ተሰመረና ካለ ግን በእውነት ብዙ ጊዜ የጠበቅ ነው እና እንዲያውም ከአሁኑ በፊት ከተሞከሩትኝ ተመሳሳይ ሙከራዎች የበለጠ ለእስራኤል ጥሩ እንደሆነ የሚነገርበት ሁኔታ አለ። ልቁ ጥያቄ ይሄ ጉላ ድርጅት እንዴት ያያል? ምክንያቱም እየዛተ ነው፣ ሁኔታውን ለማንቆላሸት ብዙ ነገሮችን ያቀደ ነው ይባላል። ከዛም አልፎ ወደ ጦርነት እዛው ውስጥ እርስ በርስ ጦርነት መሪዎቹን ይህንን የተኩስ አቁም ስምምነቱን የሚደግፉት በመንግስት በኩል ማለት ነው፣ ጆሴፍ አውን አሉ ፕሬዚዳንቱ፣ እንደገና ሌሎች ፖለቲከኞች አሉ በሚኒስትር ደረጃ እና የፓርላማም ያው የህዝቡ ላንድርስ በጣም የሚቃወሙ
0: በህዝቡም አብዛኛው በተለይ ክርስትና እምነት ተከታዩና ሌሎችም አሉ እኮ ሂዝቦላን እንዲያርጋቸው የጦር ውድማ አረጋቸዋት የሚሉ ይቆረቆሩ አሉ የሊባኖስ ዜጎች።
1: እውነትሽን ነው ወርቅነሽ። እንዲሁም ከዛም አልፎ እነሱማ ድሮም እኮ የህዝቡ ላንድርስ አይፈልም ልጉትም በአመለካከት በአብዛኞቹ አገር ለቀው የተሰደዱበት ሁኔታ አለ። ምክንያቱም ያው ሊባኖስ ሊባኖስ አይደለችም በሊባኖስ

0: ልክ ቤታቸው የጦር መሳሪያ መጋዘን ሆነበት ይላል። አሁን እነሱ ተሰደዋል። ስለዚህ በድርጅቱ ከፍተኛ የሆነ ትችት ያደርሳሉ። እና እነዚህ ነገሮች ተደምረው ምናልባት በፕሬዝዳንቱ ላይ በጣም በከፍተኛ ሁኔታ ጥበቃ ይደረጋል። ምክንያቱም ለማንኮላሸት ምናልባት ሊገልሏቸው ይችላል የሚል ሁኔታ አሜሪካ የምትገኘው የሊባኖስ አምባሳደር እንዲሆን በእሳቸው ዘንድም በከፍተኛ ሁኔታ ትጠበቃለች። እንዲሁም እስራኤልና አሜሪካ ከጀርባም አሉበት ይባላል፣ እንዳትጎዳ ማለት ነው። እና ሁኔታው ከተሳካ እስራኤልም በዚህ ተጠቃሚ እንደምትሆንና አንዴና ለመጨረሻ ጊዜ ትጥቁን እንኳን ባይፈታ ወገነሽ የህዝቡላን ድርጅት ግን ማራቅ ከቦታው የተወሰነ ኪሎ ሜትር ማራቅና ወደ አካባቢው እንዳይቀርብ የማድረጉ ሁኔታ
1: ማዳከሙ ራሱ ትልቅ ነገር ነው። አዎ
0: እውነት ነው። ስለዚህ ነገሮች እንግዲህ እንዳልኩት ህዝቡላ ከላንኮላቸው በእስራኤል በኩል በጥሩ አይን የሚታይ ሁኔታ ነው።
1: ጥሩ ነው። እንግዲህ በሰሜን እስራኤል በኩል ያለው ሂዝቦላ ጉዳይ በዚህ እንዳልከው ሆኖ አሁን እንግዲህ ያው አሜሪካ ናት መቼም በበላይነት የአካባቢውን ድርድር እየመራች ያለው። በአዛ በኩልም ትራምፕ ያወጡት እቅድ አለ። የሐማስ ድርጅት ትጥቁን ሳይፈታ ትራምፕ ያቀዱት እቅድ ተግባራዊ እንዲሆን አዛን መልሶ ለማቋቋም ዓለም አቀፍ የሰላም ምክር ቤት ያቋቋሙት ያው ስራውን እንዲጀምር ሰሞኑን ደግሞ ይሄ እንደ አዲስ ያው እየተወራ ነው ያለው። ይሄ ጉዳይስ እንዴት ነው?
0: አነጋጋሪ ነው። ምክንያቱም በቀላሉ የሚሆን አይደለም። ይህም ነገር ዶናልድ ትራምፕ እንዳቀዱት እንደገና ድርጅቱ ማለት የሐማስ ድርጅት ተዳክሞና ፍጹም መሪ በሌለበት ወቅት አሁን መሪዎች አሉ ወታደሮችንም ብዛት ባለ ሁኔታ ከአስራ ስምንት ዓመት እድሜ ክልል ጀምሮ እስከ ላይ እንዲሁም ከዛ በታችም ይባላል በብዙ ሺህ ወጣቶችን የሐማስ ድርጅት መልምሏል። የጦር መሳሪያ እንደገና ገንብቷል በከፍተኛ ሁኔታ አለው ይባላል። ከዛ እንዴት ነው የድሮ ኃይሉን መልሷል ይባል ማለት የሐማስ ድርጅት ለጦርነት ዝግጁ ነው እና ተዳክሞ እያለ ይህንን አሁን የሚጀምረው የታቀደው ነገር ቢደረግ ኖሮ ምናልባት ውጤት ሊያሳይ ነው። አሁን ባለንበት ሁኔታ ግን አሜሪካ ኃይል አለኝ ካልሰማችሁኝ በኃይል እጠቀማለሁ ነው። እስራኤል የምትለው ደግሞ እንደው ጭራሽ ይንተውትና የሐማስን ድርጅት ከመጨረሻው እሱንም በኃይል እኔ ነኝ ያለ እኔ ማንም መፍትሄ አይሰጥም የማለት ሁኔታ አለ። ግን የዶናልድ ትራምፕ ሀሳብ ምንድን ነው? እስራኤል በአንድ በኩል በሐማስ ድርጅት ላይ እርምጃ መውሰድ እፈልጋለሁ የሚልና ጦርነት የመጀመር ፍላጎቱ አላት። ግን አሜሪካ ነች ማነቋ፣ አሜሪካ አይሆንም የዲፕሎማሲውን ቦታ እንስጠው ቅድሜ ማለት ሁኔታ በአሜሪካ መንግስት በከፍተኛ ሁኔታ ባንክሎ ይቃወማል። ለዛም ነው እስራኤል አሁን እጇ ተይዞ ያለው። ግን አንዳንድ ፖለቲከኞች ሚሉት ደግሞ ጠቅላይ ሚኒስትሩን ጨምሮ ያው 60% እጅ የሚሆነው እንግዲህ አካባቢ በእስራኤል ጦር ኃይል የጋዛ መሬት ማለት የተያዘበት ሁኔታ አለ። አንዳንድ ፖለቲከኞች ሚሉት ደግሞ ተጨማሪ ከሰል እንደገና ተጨማሪ ከ130 እጅ የሚሆነው እንግዲህ ተመልከች አጠቃላይ ጋዛን መውረር ማለት ነው። በእንደዚህ አይነት ሁኔታ ቦታውን መያዝና እዛ አካባቢ የይሁዳውያን ሰፈር መመስረት አለብን ሲሉ አንዳንድ በጣም አክራሪ ኤክስፐርት አለ የሚከተሉ እንደ ገንዘብ ሚኒስትር ስሙትሪች እና ሌሎቹ ሲነገሩ ይሰማል። ምን ማለት ነው? በሐማስ በኩል ማለት በደቡብ ሀገራችን ክፍል ያለ ሁኔታ በአንድ በኩል የአሜሪካ ሀሳብ አለ ነገሩን በዲፕሎማሲ የመቅረፍ ሁኔታ፣ በሌላ በኩል ግን ሐማስ ኃይሉን ከማደራጀቱ የተነሳ ኃይሉን ከማጠንከሩ የተነሳ እንደኔ አመለካከት እንደገና ወደ ሁለተኛ ጦርነት መግባቱን ያ ነው መስሎ የሚታይ። ምክንያቱም እስራኤል ምክንያት ፈጥራ ወይም ደግሞ የአሜሪካንን ጥያቄ የሐማስ ድርጅት ሙሉ በሙሉ አይቀበለው። ምክንያቱም አሜሪካ የምትፈልገው ምንድን ነው? ትጥቁን መፍታትና አዛን መገንባት ነው። የሐማስ ድርጅት ደግሞ ትጥቅ መፍታትን ባለውን እርሱት አይደለም አሁን ተደራጅቼና ጉልበት አግኝቼ ድሮም ተዳክሜ እያለ አልቀበለውም የማለት ሁኔታ አለ። ፍራቸው የለብንም ኃይላችን ኃይል አለን ወደ ጦርነት እንገባለን። ስለዚህ እኔ እንጃ ሳስበው መጨረሻው ምናልባት በአደጋሮችን የደቡብ ክፍል እስራኤል የምትፈልገው ነው እና ምናልባት የሚፈጸመው በኃይል ወይም ደግሞ ወደ ጦርነት የምግባት ሁኔታ ያ ይመስለኛል። ግን የአሜሪካ ሀሳብ እንደፈለገችው የመሄድ ሁኔታ ምናልባት እሱ ከሰመረ ምናልባት የመሆኑ ድል ግን እንደኔ አመለካከት በጣም የምለመነ ነው።
1: አሁ እንግዲህ በሰሜኑም በደቡብም ያለው ሁኔታ በፊት ከነበረው በእርግጥ ከጥቅምት ሰባቱ ጥቃት በፊት እስራኤል ሳታውቀው የከፋ ነገርም ሊፈጠር ይችል ነበር። እዛ በኋላ እንደው ጥሩ ነገር ቢኖርም ግን አሁንም ጦርነቱ የሚቀጥል ነው የሚመስለው። ጥላሁንና ለማጠቃለያ አጠር አድርገህ ምን ትላለህ?
0: ይኸውልሽ በእርግጥ አሁን ያለንበት ጦርነት ያው ኢራን አሜሪካ ውስጥ ሁና በአሸማጋይም ኃይልም ከእስራኤል ጋር በመሆን እንደገና ሊባኖስ በሀገራችን የሰሜን ክፍል ማለት ነው ከሂዝቡላ ድርጅት በሀገራችን ነው ይሄ ያለንበት ጦርነት ነው። ከሞላ ጎደል የት ወደ የት የሚለው ሁኔታ እንዴት ነው ትንሽ የሚታይበት ሁኔታ አለ። ጠላቶች ተዳክመዋል። ትልቁ ነገር ግን ወርቅ ደጋግሜ የምጠቅሰው እንዲያውም ከተወሰኑ ከአንድ ሳምንት በፊት የሻባክ ድርጅት ማለት ነው እንግዲህ በብሔራዊ ደህንነት ዋናው አዛዡ ማለት ነው በሀገራችን የደቡብ ክፍል በኤላት አካባቢ ተመሳሳይ ጥቅምት ሰባት ሊፈጠር ይችላል የማለት ሁኔታ ስጋታቸው የገለጹበት ሁኔታ አለ። ምክንያቱም ሌሎች ብር ፈጣሪዎች ምናልባት በቦታው እንግዲህ መረጃው ቢኖራቸው ነው። ሌላው አጠቃላይ መካከለኛው ምስራቅ ፍንድ መለከት ነገሮች እንደ ጦርነት አሁን የተረጋጋ መስሎና

0: ከበደ ስለሚለው ያነ ያየር ቢነፍስም እንደኔ ይታ ግን ቀጣይ የሚጠብቁ ያመጣት ማስፈራራት አይደለም። ምናልባት ከተበቅ ነው ካሳለፍ ነው ነገር የበለጠ ሁኔታ ምክንያቱም ቱርክ አለች ሁኔታውን ቱርክ ወደ ጦርነት የመጡ ሁኔታ ግብጽም ራሱ ሙሉ በሙሉ ማመን አያስፈልግ ይባላል ውስጥ ምታደርገው ጦርነት እንዳለ እነዚህ ነገሮች ተደምረው ከጥቅም ጋር በተያያዘ ያልጠበቅናቸው ነገሮች ሊከሰቱ ይችላሉ የሚሉ ስጋት በእኔ በኩል አለ። በይበልጥ ከቱርክ ጋር ያለው ፍጥጫ ተመልክቶ ማለት ነው። እንዲሁ አይደለም ጠቅላይ ሚኒስትር ቢንያሚን ኔታንያሁ በያዝነው ሳምንት መግለጫ ሰጥቷል። እኛ የድሮው አገር ሳይኖረን የነበርነው እንዴት ነው ደካሞች አለ አሁን አገር አለን የራሳችን ደህንነት መከላከል እንችላለን ጠንካሮች ነን በጣም ፈጣንና በጣም በማንነቱ ምስጉን የሆነ የጦር ኃይል ያለን ሲሉ ያው ለትራምፕ ለይቅርታ ለቱርክ ለአርዶዋን የሚተላለፍ ቀጣ መልእክት ነበር። እነዚህ ነገሮች ተደምረው ይህ ስጋት አለ። በይበልጥ ከኢኮኖሚ ጋር በተያያዘም እነዚህ ነገሮች ተደምረው ምናልባት በቀጣይ ወደ አልጠበቅነው ወደ ሌላ ከጠበቅ ያለው ጦርነት እንገባ ይሆን? አንዳንዶቹ እንግዲህ በዚህ ዘርፍ ብዙ ትንተናዎችን ይሰጣሉ። እንደኔ አመለካከትም ብዙ የሚጠብቀን ነገር አለ። አሁን እንዲያውም ሀገራችን ውስጥ ያለውን የይሁዳና ሰማርያ ተጨባጭ ሁኔታ ወደ ጎን አድርገን ማለት ነው። ወደ ውስጥ ስንመጣ ደግሞ አብረው ተጎራብተውን የሚኖሩት እዚህ ከሁለት ሚሊዮን በላይ የሚሆኑ እንግዲህ ሌላ ወደ ድም ጠላም ተጎራብተው የሚኖሩ አሉ። እነሱ በጥሩ አይን አይውንም። ያ ተጨባጭ ሁኔታም አንገብጋቢ ነው። እና እንዴት ነው መካከለኛው ምስራቅ ተከብን ማለት ነው ትንሽ በሰላም እንትን የማለት ሁኔታ ትንሽ ነው።
1: ጥሩ እንግዲህ እንወያይበታለን። ጥላሁን ሰላም ያምጣ ነው ምንለው። እናመሰግናለን። መልካም ምሽት። እሺ መልካም ምሽት አድማጮቻችን፣ ስርጭታችን ይቀጥላል። አሁን ወደ ሳምንታዊ ስፖርት ፕሮግራማችን እናልፋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። ከሰኔ 11 ቀን 2016 ዓ.ም ምረት ጀምሮ እስከ ዛሬ ድረስ ያለምን ትኩረት ስቦ አሸናፊዎችን ያስፈነጠዘ የተሸነፉትን ደግሞ እንባያራጭ ያለው ያለም ዋንጫ ዛሬም ያልተጠበቁ ብዙ ክስተቶችን ያከናወነ ቀጥሏል። ከዛሬ ጋር 19 ቀናት የሚቀሩት ያለም ዋንጫ የጥሎ ማለፍ ጨዋታዎችን እያስተናገደ ጠንካራ የተባሉ ብሔራዊ ቡድኖችን ሳይቀር ወደ ሀገራቸው የሸኘ ሌላ 4 አመታትን ጠብቁ ይያለ ቀጥሏል። የ2026ቱን ያለም ዋንጫ አዘጋጁት 3 ሀገራት አሜሪካ፣ ሜክሲኮና ካናዳ አሁንም በውድድሩ መሳተፋቸው መቀጠላቸው የሀገሬውን ህዝብ ስሜት በጥሩ ሁኔታ ጠብቆላቸው ይገኛል። በቢሊዮን የሚቆጠር ዶላር ወጥቶበትና ለአመታት ዝግጅት ተደርጎበት በአራት አመት አንድ ጊዜ የሚካሄደው ያለም ዋንጫ በሀገራትም ሆነ ዓለም ዘንድ ከፍተኛ ቦታ የሚሰጠውና ስፖርት አፍቃሪያን በጉጉት የሚጠብቁት ነው። ዓለም አቀፉ የእግር ኳስ ማህበር ፊፋ ለ23ኛ ጊዜ ያዘጋጀው የ2026ቱ ያለም ዋንጫ በታሪኩ ብዙ ክስተቶችን እያስተናገደ ይገኛል። 48 ሀገራት የተሳተፉበት ከመሆኑ ባሻገር በ3 የሰሜን አሜሪካ ሀገራት የተዘጋጀ የመጀመሪያ ያለም ዋንጫ መሆኑም ይታወቃል። ማጣሪያውን አልፎ ወደ ቀጣዩ ዙር ጨዋታ ማለትም 32 ብሔራዊ እግር ኳስ ቡድኖች ወደሚካፈሉበት የገቡ ሀገራት ወደ 16ቱ ለመቀላቀል ካለፈው እሁድ ጀምሮ እስከ ዛሬ ድረስ ጨዋታቸውን እያካሄዱ ይገኛሉ። የጥሎ ማለፍ ጨዋታዎችም ዛሬ ምሽት ጀምሮ ለሊቱ እንዲሁም ነገ ሐሙስ፣ አርብና ቅዳሜ ይካሄዳሉ። በአሁኑ ሰዓት እንግሊዝ ከኮንጎ ጋር እየተጫወቱ ሲሆን የአሁኑ አሸናፊ ከዛሬ ጠዋት አሸናፊዋ ሜክሲኮ ጋር ይጫወታል። ለሊት 11 ሰዓት ጀምሮ ደግሞ ቤልጅየም ከሴኔጋል ጋር ይጫወታሉ። ለሊት 3 ሰዓት አሜሪካ ከቦስኒያ ሄርዞጎቪና ጋር ይጫወታሉ። ነገ ምሽት 8 ሰዓት ላይ ደግሞ ስፔን ከኦስትሪያ ጋር ይጫወታሉ። ከዚያም ፖርቱጋል ከክሮሺያ፣ ስዊዘርላንድ ከአልጄሪያ፣ አውስትራሊያ ከግብጽ፣ አርጀንቲና ከኬፕ ቨርዴ፣ ኮሎምቢያ ከጋና ጋር እስከ ቅዳሜ ድረስ ጨዋታቸውን አድርገው ወደ 16ቱ ተሳታፊ ቡድኖች ይቀላቀላሉ። እስካሁን በተካሄዱ የጥሎ ማለፍ ጨዋታዎች ካናዳ፣ ሜክሲኮ፣ ብራዚል፣ ሞሮኮ፣ ኡራጓይ፣ ኖርዌይና ፈረንሳይ 16ቱ ቡድኖች ወደሚሳተፉበት ጨዋታ አልፏል። ፓራጓይ ከፈረንሳይ ጋር፣ ካናዳ ከሞሮኮ፣ ብራዚል ከኖርዌይ ጋር ይጫወታሉ። የሌሎች ብሔራዊ ቡድኖች ድልድል በየጨዋታዎች ማጠናቀቂያ ይታወቃል። በ2006 ዓመተ ምህረት ያለም ዋንጫ የታዩ አስደናቂ ነገሮች። ኖርዌይ ታሪክ ሰርታለች። በታሪኳ ለመጀመሪያ ጊዜ ያለም ዋንጫን የጥሎ ማለፍ ጨዋታን ማሸነፍ ችላለች። ኖርዌይ ለዚህ አስደናቂ ድል እንድትበቃ ትልቁን አስተዋጽኦ ያደረገው ደግሞ አጥቂው ተጫዋቿ ኤርሊንግ ሃላንድ ነው። በዚህ ያለም ዋንጫ የፈረንሳዩ ኮከብ ተጫዋች ኪሊያን ኤምባፔ ያለም ዋንጫ የጥሎ ማለፍ ከፍተኛ ግብ አስቆጣሪ በመሆን አዲስ ታሪክ ጽፏል። አጥቂው በተለያዩ ዓለም ዋንጫ ጨዋታዎች በጥሎ ማለፍ ያስቆጠራቸውን ግቦች መጠን ወደ 10 ከፍ አድርጓል። በተጨማሪም በዘንድሮ ውድድር 6ኛ ግቡን በማስቆጠር ከአርጀንቲናው ሊዮኔል ሜሲ ጋር የወርቅ ጫማ ሽልማትን ለመሸለም በፉክክር ላይ ይገኛል። ሌላው እጅግ ልብ አንጠልጣይ ከሆኑ ጨዋታዎች መካከል አንዱ የሞሮኮና ኔዘርላንድ ጨዋታ ነበር። ሞሮኮ ግብ ገብቶባት እንኳን ተስፋ ሳትቆርጥ ታግላ ኔዘርላንድን በመለያ ምት 3-2 በማሸነፍ ብቃቷን አስመስክራለች። ባለፈው ቅዳሜ ዕለት ገና ያልተወለደ ልጁን በሞት ማጣቱን ያሳወቀው የሊቨርፑሉ አጥቂ ኮጊ ጋክፖ በዚህ ከባድ ሐዘን ውስጥ ሆኖም ሀገሩን ሞሮኮን ለማገልገል በቋሚ አሰላለፍ ውስጥ ገብቶ ነበር። ድሉ ለሐዘኑም ማጽናኛ ሆኖ ተገኝቷል። ከዘንድሮ ያለም ዋንጫ በርካታ ያልተጠበቁ ክስተቶች መካከል ለመጀመሪያ ጊዜ የተካፈለችው ኬፕ ቨርዴ ጠንካራ ቡድን ካላት ስፔን ጋር አቻ መለያየቷ ነው። በዓለም ዋንጫ ታሪክ ለመጀመሪያ ጊዜ የተካፈለችውና በህዝብ ቁጥር አነስተኛ የሆነችው ኬፕ ቨርዴ ከገናናዋና ታዋቂ ተጫዋቾች ካሏት በ2024 ዓመተ ምህረት የአውሮፓ ዋንጫን ከወሰደችው ስፔን ጋር 0-0 በሆነ አቻ ውጤት ይዛ መለያየቷ ብዙዎችን ያስደመመ ታሪክ ነው። ሌላው አስደናቂ ክስተት የደቡብ አፍሪካ ብቃት ሲሆን ምንም እንኳን ደቡብ አፍሪካ ከ2026 የዓለም ዋንጫ ውድድር ውጪ ብትሆንም ጠንካራዋን ደቡብ ኮሪያን ማሸነፏ በጣም ተደንቆላታል። ደቡብ አፍሪካ ጠንካራዋን ደቡብ ኮሪያን 1-0 በማሸነፍ በታሪኳ ለመጀመሪያ ጊዜ ጠንካራ ቡድኖች በሚሳተፉበት 32ቱ የማጣሪያ ጨዋታ ኖክአውት ስቴጅ ማለፍ የቻለች ሀገር ናት። በአንጻሩ የደቡብ ኮሪያ ብሔራዊ ቡድን ባሳየው ውድቀት በሀገሪቱ ፕሬዝዳንት በኩል ምርመራ እንዲደረግበት ትዕዛዝ ተላልፏል። ደቡብ ኮሪያ ለዚህ ውድቀት የዳረጋትን ነገርም አጣሪ ቡድኑ በደንብ እንዲፈትሽ ታዟል። ሌላው ኢኳዶር በታላቋ ጀርመን ላይ የተቀናጀችው ድል ነው። ኢኳዶር ጥሩ ቡድን ያላትን ጀርመንን 2-0 በመርታት ማሸነፏ ሁሉንም ባግራሞት አፍ ያስጨበጠ ክስተት ነበር። የኢኳዶር ፕሬዝዳንትም ይህ ክስተት ለሀገራቸው ትልቅ ታሪክ በመሆኑ የደስታ ቀን ልዩ በዓል ቀን ሆኖ እንዲከበር አዘዋል። ሌላው 32 ሀገራት የተሳተፉበት ውድድር በታሪክ ከፍተኛው የተባለና ከ170 በላይ ጎሎች የተቆጠሩበት ነው። ሌላው አስደናቂ ክስተት የፈረንሳዩ ኮከብ ተጫዋች ኡስማን ደምቤሌ ታሪክ የሰራበት ጉዳይ ነው። ኡስማን ደምቤሌ በ1994 ዓ.ም ከተካሄደው የዓለም ዋንጫ በኋላ በመጀመሪያው አጋማሽ የጨዋታ ጊዜ 3 ጎሎችን በማስገባት ሃትሪክ የሚባለውን ክስተት የፈጸመ ተጫዋች ሆኖ ተመዝግቧል። ደምቤሌ ፈረንሳይ ኖርዌይን 4-1 በሆነ ውጤት ባሸነፈችበት ጨዋታ 3 ጎሎችን በመጀመሪያው አጋማሽ በማስገባት ለራሱና ሀገሩ ታሪክ የሰራ ተጫዋች ሆኖ ተመዝግቧል። ሜሲና ሮናልዶ ባለም ላይ ኮከብ ተጫዋቾች በየጊዜው መፍለቃቸው የነበረ ያለና ወደፊትም የሚኖር ነው። ይሁን እንጂ እንደ ሜሲና ሮናልዶ አይነት ተጫዋቾች በፉክክር የደመቀ የለም። በስፔን በሚገኙት ሁለቱ አንጋፋ የእግር ኳስ ቡድኖች ሪያል ማድሪድና ባርሴሎና ከተቀላቀሉ ጀምሮ የሁለቱ እውቅ እግር ኳስ ተጫዋቾች ፉክክር እስካሁን ቀጥሏል። ሁለቱ ተጫዋቾችም ለሀገራቸው ብዙ ታሪኮችን ሰርተዋል። ሁለቱም ለስድስት ጊዜ ያክል በዓለም ዋንጫ ተካፍለዋል። ያሙኖ ለብሔራዊ ቡድን በርካታ ጨዋታዎችን በማድረግ ቀዳሚው ተጫዋች ሮናልዶ ነው። ፖርቹጋላዊው የአምስት ጊዜ የባሎንዶር አሸናፊው ኮከብ ክርስቲያኖ ሮናልዶ ለብሔራዊ ቡድን በርካታ ጨዋታዎችን በማድረግ ቀዳሚው ተጫዋች ሆኖ ይገኛል። ሮናልዶ በአሁኑ ወቅት 41 ዓመቱ ሲሆን ዋናውን የፖርቱጋል ብሔራዊ ቡድን በ2003 ዓ.ም ተቀላቅሎ እስካሁን እየተጫወተ ይገኛል። እስካሁን ድረስ ለቡድኑ 230 ጨዋታዎችን አድርጎ 145 ግቦችን ማስቆጠሩ ይነገራል። በዚህም ለብሔራዊ ቡድን በርካታ ጨዋታዎችን በማድረግ ከየትኛውም ተጫዋች በመብለጥ በቀዳሚነት የሚጠራ ተጫዋች ነው። አርጀንቲናዊ የስምንት ጊዜ ባሎንዶር አሸናፊ ኮከብ ሊዮኔል ሜሲ በበኩሉ 201 ጨዋታዎችን ለብሔራዊ ቡድን በማድረግ ሶስተኛ ደረጃ ላይ ተቀምጧል። በሁለተኛነት የተቀመጠው ባደር አልሙታዋ ለኩዌት ብሔራዊ ቡድን 202 ጨዋታዎችን አድርጎ 56 ግቦችን አስቆጥሯል። ሊዮኔል ሜሲ በ201 የብሔራዊ ቡድን ጨዋታዎች 122 ግቦችንም ለብሔራዊ ቡድኑ ማስቆጠሩ ይታወቃል። ሜሲ ከ2005 ዓ.ም ጀምሮ የአርጀንቲናን ዋናውን ብሔራዊ ቡድን ተቀላቅሎ አሁንም ድረስ ሀገሩን እያገለገለ የሚገኝ ሲሆን ሊዮኔል ሜሲ በቀጣይ ከሁለት በላይ ጨዋታዎችን የሚያደርግ ከሆነ ከሮናልዶ በመቀጠል ሁለተኛ ደረጃ የሚቀመጥበት እድል አለው። ያም ሆኖ ሜሲ በዓለም ዋንጫ ታሪክ 19 ጎሎችን በማስገባት በአንደኝነት ይመራል፣ ሮናልዶንም ይበልጣል። እንዲሁም በ2026ቱ የዓለም ዋንጫ 6 ጎሎችን በማስገባት የወርቅ ዋንጫን ይሸለማል ተብለው ከሚጠበቁ እግር ኳስ ተጫዋቾች መካከል አንዱ ነው። ሜሲ ለ23ኛው የዓለም ዋንጫ ፍጻሜ ሀገሩን ካደረሰ ገና ብዙ ታሪኮችን ይሰራል ተብሎ ይጠበቃል። ብዙ ሪከርዶችንም ይሰብራል ተብሎ ይጠበቃል። የ23ኛው የዓለም ዋንጫ ፉክክር እንደቀጠለ ነው። ወደ 16 ቡድኖች ለመቀላቀል የሚደረገው ጨዋታም እንደቀጠለ ነው። ይህን የዓለም ዋንጫ ያሸንፋሉ እየተባለ በየጊዜው ደረጃ ይወጣል። አሁን በየጊዜው በባለሙያዎች አማካይነት ማን ያሽንፋል ተብሎ ለተጠየቀው ፈረንሳይ የመጀመሪያውን ደረጃ ተሰጥታለች። በዚህ ሳምንት 30 ከመቶ የሚሆነውን ፈረንሳይ ልትወስድ ትችላለች ተብሎ ይጠበቃል። አርጀንቲና ደግሞ 15 ከመቶ ግምት ተሰጥቷታል። ስፔን 12 ከመቶ፣ እንግሊዝ 11 ከመቶ፣ ፖርቱጋል 10 ከመቶ፣ ብራዚል 7 ከመቶ፣ አሜሪካ 3 ከመቶ፣ ኖርዌይ 2 ከመቶ። ባለም ዋንጫ ታሪክ ውስጥ ብዙ ጎል ያስገቡ ተጫዋቾች የመጀመሪያው ሊዮኔል ሜሲ ነው። አሁን ባለው 29 ጊዜ ተጫውቶ 19 ጎሎችን አስገብቷል። ሁለተኛው ኪሊያን ኤምባፔ ነው። 18 ጊዜ ተጫውቶ 18 ጎሎችን አስገብቷል። ሌላው ሚርሶሌቭ ክሎዘ ሲሆን 24 ጊዜ ተጫውቶ 16 ጎሎችን አስገብቷል። ሌላው ብራዚላዊ ሮናልዶ ናዛሪዮ ሲሆን በ19 ጨዋታዎች 15 ጎሎችን አስገብቷል። ሌላው የጀርመኑ ጀርድ ሙለር ሲሆን በ13 ጨዋታዎች 14 ግቦችን አስገብቷል። ፔሌ በ14 ጨዋታዎች 12 አስገብቷል። ክሪስቲያኖ ሮናልዶ በ25 ጨዋታዎች 10 ጎሎችን አስገብቷል። በዚህም ከሜሲ በ9 ያንሳል ለጊዜው ባለው ውጤት መሰረት። በ2026 የዓለም ዋንጫ ከፍተኛ ግብ አስቆጣሪነትን የመሩ የሚገኙት ተጫዋቾች ሊዮኔል ሜሲ 6፣ ኪሊያን ኤምባፔ 6፣ ኤርሊንግ ሃላንድ 5፣ ኦስማን ዴምቤሌ 4፣ ቪሲኒዮስ ጁኒየር 4፣ ማቲያስ ኩንሃ 3፣ ደኒስ ኡንዳቭ 3፣ ኢስማኤል ሳይባሪ 3፣ ሃሪ ኬን 3፣ ዮናታን ዴቪድ 3፣ ዮሐን ዊሳ 3፣ ኢስማኤል ሳር 3፣ ብሪያን ብሮቢ 3፣ ልጃህ ጀስት 3፣ ዮሐን ማንዛቢ 3 ጎሎችን አስገብቷል። በዓለም አቀፉ እግር ኳስ ማህበር ፊፋ አማካኝነት ትልቅ ደረጃ የተሰጣቸው ወይም የመጀመሪያዎችን ደረጃ ይዘው የሚገኙ ሀገራት አንደኛ አርጀንቲና፣ ሁለተኛ ፈረንሳይ፣ ሶስተኛ ስፔን፣ አራተኛ እንግሊዝ፣ አምስተኛ ብራዚል፣ ስድስተኛ ሞሮኮ፣ ሰባተኛ ፖርቱጋል፣ ስምንተኛ ኔዘርላንድ፣ ዘጠነኛ ጀርመን፣ አስረኛ ቤልጅየም ናቸው። የተከበራችሁ አድማጮቻችን፣ ጨዋታው እንደቀጠለ ነው። እንግዲህ የዓለም ዋንጫ ቀላል አይደለም ያለንበት፣ ጨዋታ እንደቀጠለ ነው። ውድድሮችም እንግዲህ እስከ ሐምሌ 19 ቀን 2026 ዓ.ም ድረስ ይካሄዳሉ። በየጊዜው ጨዋታዎች ይካሄዳሉ። አንዳንዶች በእስራኤል ሰዓት አቆጣጠር የተመቹ ናቸው፣ አንዳንዶች ደግሞ የተመቹ አይደሉም። በአጠቃላይ ጨዋታዎች ግን እየተካሄዱ ነው በተጠናከረ ሁኔታ። እኛም በየጊዜው እናቀርባለን። በሳምንት አንድ ቀን ደግሞ ጠቅለል አድርገን የዓለም ዋንጫን ክስተቶች ያሉ ሁኔታዎችን በዝርዝር በዘገባ እናቀርባለን። ሌላው በየቀኑ የዓለም ዋንጫ ጨዋታዎችን እንዘግባለን። በ2026 ዓ ም በሶስት የሰሜን አሜሪካ ሀገራት አዘጋጅነት እየተካሄደ ያለው 23ኛው የዓለም ዋንጫ መካሄድ እንደቀጠለ ነው። ስፖርት አፍቃሪያን በካን 11ኛው ቴሌቪዥን ጣቢያና በካን ቦክስ እንዲሁም ሌሎች መተግበሪያዎች አማካይነት ይህንን ጨዋታ መመልከት ትችላላችሁ። አንዳንድ ጨዋታዎች ከእስራኤል ሰዓት ጋር አመች ናቸው፣ አንዳንዶች ደግሞ በጣም ሌሊት ይሆናሉ። ያለውን በጊዜው በመከታተል ማየት መመልከት ትችላላችሁ። በተረፈ እንግዲህ ስላዳመጣችሁን፣ ከእኛ ጋር ስለነበራችሁ ቆይታ ከፍ ያለ ምስጋናችን እናቀርባለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት፣ በደህና ቆዩልን።
1: የተከበራችሁ አድማጮቻችን፣ አሁን ደግሞ ከወይዘሮ ዞሃር ደምሴ በለው ጋር እንወያያለን። ዞሃር ከዚህ በፊትም በዚህ ሬዲዮ ቃለ መጠይቅ አድርገንላታል። ሁለተኛ ዲግሪ እንዳላት ነግራናለች። ዞሃር ሙያዋ ታዳጊ ወጣቶች በጉርምስና ጊዜያቸው በሰውነታቸውና በስሜታቸው የሚፈጠሩ አካላዊ ወይም ስሜታዊ ለውጥና እድገትን በሚመለከት እንዲሁም እነዚህ ታዳጊ ወጣቶች ደግሞ ራሳቸውን ከጾታዊ ጥቃት መከላከል እንዲችሉ ስልጠናዎችን ለልጆችና ለወላጆች በጋራ ወይም በቡድን ትሰጣለች። በትምህርት ቤትም በዚህ የሙያ ዘርፍ ልጆችን ታሰለጥናለች፣ ያው ስልጠና ትሰጣለች። እንግዲህ ዙሃርን ከዚህ በፊት ባደረግንላት ቃለ መጠይቅ ላለፉት በርካታ አመታት ነው አርበሲኩን ወይም ህይወታቸው ወደ አደገኛ ሁኔታ ያመራል ተብሎ የሚታሰበውን በዚህ አደጋ ላይ ያሉ ወጣቶችን ከዚህ አደጋ ለመመለስ ከነሱ ጋር ሰርታለች። እንግዲህ ወጣቶችን ከገቡበት አደጋ ለመመለስ በጣም በርካታ አመታት እንደሰራች ነግራናለች። ሌላው በማህበረሰቡ ውስጥም ማህበራዊ ተንቀሳቃሽ ናት ወይም ፒኤላ ህብራቲት አክቲቪስት እንደነበረች ይታወሳል። ዙሃር አሁን በየከተማ ማዘጋጃ ቤቶች ማህበረሰቡን እንግዲህ ማዘጋጃ ቤቶች የከተማ ማዘጋጃ ቤቶች እየሰበሰቡ በተለያዩ ከተሞች እየተገኘች ለማህበረሰባችን ስልጠና አትሰጣለች። አሁን ደግሞ የበጋው የረፍት ወቅት ነው። ሆፈሻ ጋዶል ታዳጊ ወጣቶች በዚህ ጊዜ ለአደጋ የሚጋለጡባቸው አጋጣሚዎች ሰፊ ናቸውና በዚህ ወቅት ምን መደረግ አለበት? በወላጆችና በልጆች መካከል ያለውን ግንኙነት የበለጠ ለማሳመር በተለይ ልጆች የሚገጥማቸውን ነገር ግልጽ ሆነው ለወላጆች እንዲነግሯቸውና አስቀድሞ ችግሩን መፍታት እንዲቻል በእነዚህ ሐሳብ በዚህ ዙሪያ እንወያያለን። ዙሃር ስልክ መስመራችን ላይ ናት። ወይዘሮ ዙሃር ደምሴ በለው ጤና ይስጥልን እንደምን አለሽ?
2: ሰላም ሰላም ደህና ነኝ አንቺ ደህና ነሽ?
1: ደህና ነኝ ዙሃር አመሰግናለሁ። የመጀመሪያ ጊዜ አይደለም ዙሃር እዚህ በፊት በተለያየ ጊዜ ተወያይተናል።
2: አዎ በቀድሞ ነበርኩኝ እኔ ምትረገሸት ኦት ፋንታዚ መምጣት እና እኔ መከባ ያኔ አማርኛውን ትንሽ ጥሩና ነኝ እንደ ቀድሞ አይደለም።
1: ተሻሽሏል? አዎ
2: አዎ ተሻሽሏል።
1: አዎ ምክንያቱ ደግሞ በተለያየ ቦታ እየተገኘሽ ለእናቶች ለአባቶችም እኔ ተስፋ አድርጋለሁ አባቶችም በዚህ ትምህርት እንደሚሳተፉ ትምህርት ትሰጫለሽ በአማርኛ አይደል?
2: አዎ ያረጋለሁኝ በመከዘ ክሊታ በራሽዮት መኩሚዮት ያርኩኝ እናት አባቶችን ያፈረዳለሁኝ ማውቀኑ ላለነሱ ያሳልፋለሁኝ። አዘ ስለዚህም በመተ ለነሱም በነሱ ነው የኛ አማርኛም
1: ሆኖ
2: የታው የተሻሻለ። አዘ እኔም ላንቺ መተነስ ግን እናቶ ጋር ባይለሻለው ስለተዚህ ጥርትሽኝ ለስተው ለሁሉ ጋር እንደ አብረን እናሳልፍ።
1: በጣም አመሰግናለሁ እኔም ፈቃደኛ ስለሆንሽ። ጊዜሽ በጣም የተጣበበ ነው፣ ጊዜሽ ውድ ነው። በፈለግነው ጊዜ አግኝተን ለማነጋገር ይገባኛል። በተለያየ ቦታ ያው ስልጠና ስለምትሰጪ እንግዲህ ራስም ህይወት አለ ትምህርት ምን ስላለ ጊዜሽ በጣም የተጣበበ ነው። ጊዜ የለሽም ግን ጊዜሽን አጣብሽ አንቺም እኛ ጋር ለመወያየት ለህዝቡ ትምህርት ለማስተላለፍ ፈቃደኛ ስለሆንሽ በጣም ነው እናመሰግን ዘዋር። ለዛ ነው ይገባናል። አዎ ልክ ነሽ። ያው ትምህርቱ ለህዝብ እንዲደርስ ነው ዞሮ ዞሮ። ዙሃር እንግዲህ በተቻለ መጠን ሙያሽን እኔ ለመግለጽ ሞክሬያለሁ ግን ባጭሩ ነው። እንደው እስኪ ዙሃር ምን ትሰራለች ዙሃር ማናት ለሚሉ ምናልባት ለመጀመሪያ ጊዜ የሚሰሙሽ ካሉ የመጀመሪያ ጊዜ አይሆንም ብዬ ተስፋ አድርጋለሁ። በኪሎ በተለያየ ቦታም ትምህርት እየሰጠች ስለሆነ ህዝብ ያውቅሻል እኛም ጋር ተወያይተሻል። ግን ስለ ሙያሽ እስኪ ንገሪን ምንድን ነው መሰሪው?
2: እሺ አሁን እኔ እስከለኝ ብቻዬን ነው መሰራ። ምን ነው ለእናት አባቶች ጀተራሽዮት መኩሚዮት ተቀምቼ ያስረዳቸዋለሁ ስለ ልጆች ስለ ጉሙንሳ እና ስለ ቴሌፎኑ። እና አሁን ደግሞ በመተኛ እናውቃለን ይሄ ቴሌፎን ለልጆችን ጥሩ ነገር ያደርጋንም እና ያጠፋን ልጆቻችን እንዴት አድርገን ነው እኛ ይህንን ስልክ ጥሩ አድርገን ምን መክራቸው ምን ነው ማወቅ አለብን ይነን እጅ ይነን ያስረዳቸዋለሁ። እና ደግሞ ልጆችም ወጣቶች ትንሱ ጋር ሄጄ ተቀምቼ ምን ነው እንደታርገው ነው ራሴ የምወደው ምን ነው ሰው መቶኝን እንዳይጎዳኝ እንደታርገው ነው የማውቀው እና ቴሌፎኑን ሁላ ጥሩ አጋቸው መምከር ነው እንጂ እየተነሱ ጋር እየመከሯቸው ይሰማሉ። ለምን እኔ ስለ ወንድና ሴት አብሬ እየተነሱ ጋር እያወራቻለሁኝ ምን ነው የሚሆነው ምን ነው የማይሆነው።
1: እስኪ ዘዋራው ልክ ነሽ። ይሄ በእርግጥ በእንትን የምትሰጪው ትምህርት በስፋት ወደ ውስጥ ጠለቅ ብለን ስናየው ነው ግን እንደው አሁን ያንቺ ሙያ በተለይ ልጅ ላላቸው ሰው ለትልቆችም ለልጆች ብቻ ሳይሆን ለትልቆችም ህይወታቸው እንዴት መውራት እንደሚችሉ ችግር ውስጥ ሳያስቡት የገቡ ሰዎች እዛ ችግር እንዴት መውጣት እንደሚችሉ ምሰጩ ትምህርት በጣም እንደሚያግዝ ከተለያዩ ሰዎችም ሰምተናል። ጥሩ ነው። አስፈልጊ ነው በጣም በዚህ ጊዜ በተለይ ልጆችን አሳድጎ ለቁም ነገር ማብቃት ከባድ የሆነ ነው በዚህ ቴሌፎን ስልኩ ሌላም በውጭም ያለው የፉክክር የውድድር ኑሮ ነው ያለና ከባድ የሆነ ነውና ያንቺ ሙያ በጣም አስፈልጊ ነው እስኪ በኢብራይስት ሙያሽን ኪሎ አይሱክሻላህ በኢብራይስት በተወሰነ ነገር በእና ለመተርጎም ነው ሞክር
2: אוקיי אז אני יותר 10 שנים עבדתי עם נוער בסיכון נא סטות סלונת הצ'ון סיסטו נברה סלגנזב הדעות הנפגרה ססרה נברה 10 בעמותת אלם נא מאון צופיה באמת תלוקות שעמותות ססרה נברה קוני 10 ኋላ የኛን ላይች የኛዎች የሚሆኑትን ወጣቶች ልጆች ሴቶች ወንዶች እና የኛዎች ብቻ አይደሉም የሁሉች ልጅናቸው ግን ነገር የሚደርሱትኝ አሁን እነሱ የደረሱትኝ እነሱ አልመረጡትም
1: ፈልገው አይደለም
2: አሁን ከዚህ ሀገር በመት ችግር እነሱ የኛን ልጆች የሚትሞደድም የሚሆን ክሻይም ተናት አባቶች ጋር ወይጣላሉ ተሄደው ወንድሞች ኋላ ይጣላሉ ኋላ ጠውች ያ ያለው ሰው ሚጎዳ ሰው ተፈልገ ያውቃል ማነው ችግር ያለው ማነው ችግር የሌለው አዘማዩ ኮልቲሞ ተማናሽ ማጋኝ ሸውጥም ልፍጓ በነኗ
1: አዘማዩ
2: ሎክሪሞ ተማማዩ ሲጋራ ወይ መጠጥ ወይ ልብስ ወይ ምንም እየገዙ ያባባላቸው ያረጉ ነበር ይጎዱ ነበር ልጆቻችን አሁን እነኑ ላይች አሁን እነ በ13 አመት 14 አመት ልጆች ሴቶች አፓላ
1: የ13 አመት ልጅ ለዚህ አደጋ ተጋልጣ ወደ እርግዝና እየገባች ማለት ነው
2: አዎ አሁን እነሱ በዚህ ጊዜ ሲደርሱ ተዚህ ሀገር ህጋለ የ18 በታች ልጆች እርግዝና ተገቡ እናት አባቶች አያውቁም በሶዲው ተርገው ሄደው ያቺ ልጅ አፓላ ተረጋለች አሁን ትጥቋ ተኩፓት ሆሊሙሉ አይጠፍም አሁን እነን ለሚደርሱትኝ ለምን አሁንኛ ሰላም እናውቅ ሄደን ትልጆቻችን ጋራ እነን ነገር አታርጊ መምከር ማስለመድ አሁን ለምን ተውጭ በቴሌፎን በመዛሬ ማማሽ ከባድ ነገር ግዜ ነው ያለው
1: ከባድ ነው በጣም አሁን ያልሹ በጣም ከባድ ነው በርግጥ ግልጽ ነው ምንድን ነው ያልሽን እንግዲህ በጣም ልጆችን አደጋ ላይ መጣል የሚፈልጉ በልጆች ገና በታዳጊ ልጆች ሰውነት ላይ መደሰት የሚፈልጉ ችግር ያለባቸው ልጆች መለየት ይችላሉ ልጆች ደግሞ በተለያየ ምክንያት ከቤተሰቦቻቸው ጋር ከታላቅ ወንድም ከታናሽ ወንድም ወይም ኮላጆቻቸው ጋር እንዲሁ አለመግባባት ይፈጠራል በዚህ እድሜ ያው የጉርምስና እድሜ ስለሆነ አስቸጋሪ እድሜ ነው ስለዚህ ችግር ውስጥ የገቡ ልጆችን ስለሚለዩዋቸው በገንዘብ ለዛውም በትንሽ ገንዘብ ይሄን ላርግልሽ በማለት ሲጋራ ትንሽ ነገር በመግዛት ይጠቀሙባቸዋል እንግዲህ በ13 አመት እድሜ ክልል ወደ እርግዝና መግባት ለዛ ልጅ እንዳልሹ እንግዲህ ልጅንሱ እንዲወርድ ቢደረግም ግን ህይወቱ ምን ያህል ከባድ ይሆናል ለዛ በኋላ እንግዲህ መገመት ይቻላል በጣም አስቸጋሪ ነው ወላጆች እንዴት ነው ማያውቁ እንዲህ አይነት ችግር ሲደርስ ለልጆች ወላጆች ሳይያውቁ ስፔስማቾም እንግዲህ ሳይጻፍ የውርጃ ሂደት ይፈት ማድረግ ይቻላል ነው ያልሽን አይደል እንግዲህ ጽንሳፓላ ጽንሱ ማስወረድ ይቻላል
2: አዎ ከዚህ ሀገር ጋለ ሆክ ስቱዲዮት ሚባለው አሁን እሷ እርግዝና ተገባች እኛ ሄደን ለኦቨሬ ሶሻል ኪዳት ሳደደን እንደዚህ ያለች እርግዝና ገፍታለች ብለን እና ኦፌና ሽሙዘን የእውነት ነው እርግዝና ታለች የለም ብለን አይተን ጊዜ ኋላ ተባዳ እንወስዳታለን አሁን እኔ ይህንን ቀድሞ ነው ያለፍኩትኝ ቀድሞ ሴት ልጆች ጋር ስሰራ አሁን ህጉ እናት አባት እንዳያውቁ ነው
1: ጥሩ እናት አባት ሳያውቁ ልጆች ይህን እንግዲህ ጽንስ 13 ዓመት ልጅ መቼም አርግዛ ያው ብትወልድ ትውለደውም ቢባል አስቸጋሪ ሊሆን ይችላል የሀገሪቱ ህግ ነው ማስወረድ ይቻላል እናት አባት ሳያውቁ ግን አይጎዳም ልጆች አይጎዱም
2: አባል እነሱ ለምን ነው ይሄ ህጉ አሁን እናት አባት ተሰሙ ወይ ገላታሉ የመጣታሉ ብለው
1: ይጎዳታል
2: አው ይጎዳለው ፈርቶ እና ስለዚህ ህጉ ያለው አሁን እኔ ጥሩ ነው ግን ነው ምን በየ አልነገርም ለምን ይሄ ህግ ነገር ነው የተታወቀ ነው አባይኔ አሁን እኔ ምን ነው ሰረታኛ እኔ እንደተርገን ነው ልጆቻችን በዚህ ጊዜ ግርጉዝነት እንዳይገቡ ማን ነው ሄደን ማን ነው ልጆቻችን መመከራቸው ልጅ ወራባ እኔ አውቃለሁ ከባድ ነው ለምን እኛ እናት አባታችን አልተናገሩንም እነሱም አያውቁም ስለዚህ ነው እኛ ለማሽ ማይታወቅም خاصه خليله اوكي
1: تنسوا ما ያውቁ ነው ችግሩ ይፈታ
2: አሁን ስለማያውቁ ነው እናታችን አባታችን እኛን ጎድ ዶቶን ብዬ አላለም خاصه خليله هنا ነገር አይደለም እነምለው እነምለው እናታ አባታችን የሆነ አይማሱ አቆልቹ ለተት ለምትከሊም اوكي عشان اني בא לומר שההורים שלנו באמת מתמודדים עם המון אתגרים ביחד. אבל אנחנו הורים, אני עכשיו פונה לא להורים הגדולים, לא לאמא שלי, אמא שלי כבר גידלה אותנו. אני פונה להורים צעירים. הנה, כמוני, כמוך, שיש להם פה ילדים שנולדו פה. כל הילדים שאני פונה הם ילדים שנולדו פה בישראל. יער ומסט, ימסה, ימסה, נטה בטוץ', יתזי אגר, ילה מדוטין, מנבב יאוקלו, מנגר יאוקלו. הנה, לנסונו, מתיצ'ה, מנגרצ'ו, מאורצ'ו, למן, נסו תליג'וש גרה, מאורת הלבן, מנו, ליג'ה, סינגרים, נעשי טלפון, אהון, עניין, עניין, עניין, טלפון גסטה מנסטעצ'ו, נכון? עניין, אישי ליג'ה, אה, טלפון, תהיית מלטנו. למנו תהיית, תורו נגר יוונני, למס למד, לגודת שוגרה, להיפגש עם חברים, אבל, יהיה נגר, יהיה אותה טלפונו.
1: בזו נגר עלה.
2: או, תגם נגר מלא.
1: מה הייתי, שהם הולו נגר מהיו, יאו בטלפונו.
2: או, או נגידי, סו, תהייך רכותון, ויסטר רכותן, תהייך, יהיה נגר, ינת דלם, אסור, אנת דלם, אני לא אתה אשם, תזיה לו, אבל אנת, אינן מורוק או מלבך. እሺ ላጥው እና አንተ ደሞ ወይ አንቺ ሰውነትሽን ቀርጥሽ ተቴሌፎኑ ማስቀመጥ አሱ ለምን ይሄ ቴሌፎን ተጠፋ ተሰው ተማን ነው ምድርስ እኛ እናውቀም እሺ አሁን ወይ አሉ ደሞ ማያውቁ
1: የፎቶግራፋው እንዳልሽው በተለያየ ፎቶ ተነስተው ፎቶ ተነስተው ራቁትም ሊሆን ይችላል አርቃን ያለ ልብስ ያው ስልኩ በድንገት ቢጠፋ ያን ስልክ የሚያገኝ ሰው ያን ፎቶ ደግሞ ያው እንግዲህ ለሌላው ሰው እንዲያው ያወጣዋል ይፋ ያደርጋል
2: ነው ማለት አሁን ደሞ ወጣቶች ደሞ የራሳቸውን ሰውነት ፍደው ለምን ያረጋሉ ለበገንዘብ እንጋ ገንዘብ ሲጠኝ
1: እንደፈለከ
2: አው የፈሉ ያደቁ ወይ ደሞ ስኺታ አፍሉ አሁን አንድ ሰው አመኘው እኔ አመኘው አለው ያፈቅረው አለው ያወደው አለው ወደጀው እሺ እሺ ከረጭና ከመና ፎቶ ስለጂኒ ብላ አይወደዋለሁ እኛ ምን ዋለው ነው አነሱ እኔ ይስደዋለሁ ስደደርጋለሁ
1: ያን ፎቶ ልክለታለሽ
2: አው ይልከታለሁ ኋላ ደሞ ምን ነው ያረጋው አሁን እሺ ኦትሮድስ ኮቻይ ተጣላነ ሱናኔ እሺ አሁን እሱ ምን ያረጋኝ ወይ ለጎደኞቹ ላይ ያሳልፈኝ ወይ ለሰው አሉ ኮሚኔ ሶኽኒም ኮሚኔ አንሽም
1: ጋር ገንዘብም ሊቀበልበት ይችላል
2: አው ትሙናሰት የሰት ፍቶ ለልብስ ተፈልጋለህ ገንዘብ ስጠኝና የሰን ፎቶ ይሰጣለሁ አው ብሉ ያረጉ ሳኸር በትሙናት ያረጋሉ አሁን እኛ ምን ነው ልጃችን ምን መከረው አሁን እኛ ማወቅ አለበት ከዚያ ሀገር ሀጉላ ሆኪም አለ ነኾን በዚያ ሀገር ያ 12 አመት ልጅ ተደረሰ እንግዲህ ቲክ መከፈት ይሆንልና ታኛ 12 አመት ነግልሽ ተመስረ
1: መከሰስ ይችላል
2: መከሰስ ይሻላል አው በዚያ ሀገር አሁን ቲክ ከፈታኝ 12 አመት ይጀመረ አሁን እኛ መናስበው አ 18 አመት ነው ምናምን ሎ ሆካ ፈራ ፕሊት ሚባሎ 12 አመት ልጅ ተደረሰ እንግዲህ ምናምን ወይ የራሱን ፎቶ ተሰደደ ወይ ወይ አፈሉ በኋላ ሄዶ ሚማታ ተሰውጋራ ታረጋ እንግዲህ ቲክ መከፈት ይሆናልኝ ለምን ተሰውለት አመት ተደረሰ ይሄንን ማወቅ አለብን እና ስለዚህ እናት አባታችን እኔ መመክረው ኮድም ኮል የትን በመተዳልኩኝ ኢማውት አቮት ጽይሪም ነው ለነሱ ነው
1: አዎ ለወጣቶች ነው ግን እንዳልሹ በተለይ ከኢትዮጵያ ሞልደው የመጡ በዚህ ህድሜ እዚህ ሀገር ምንዳሹ ዚህም ልጆችን ይወለዱ በዚህ ህድሜ ያሉ አብዛኞች ሊያውቁ ይችላሉ ማወቁ ጥሩ ነው ግን ደግሞ የበለጠ ብዙ ሰውን ያውቁም ልጆችን የጠቀሙ ስለሚመስለን ዘመናዊ ነገር አዳዲስ ስልክም እንደዚሁ ልብስም እንገዛለን ልባቸው ውስጥ ያለው ችግሩ ሌላው ነገር ግን መረዳት አንችልምና አንዳንድ ጊዜ ልጆችን በቁጣ ሐሳባቸውን ባለመቀበል ይርቃሉ ከኛ በራቆ ቁጥር ይመስለኛል እንግዲህ ለችግር የሚጋለጡት ከውጭ የሚያጋጥማቸውን አናውቅምና በጣም ከባድ ነው አሁን ያለው ሁኔታ ምትነግሪን እንደው ግን ወጣትም ባይሆን እንዳልሽው ትልልቅ ወላጆቻችን እኮ በአገር ቤት በገጠሩ ወልደው አሳድገው ለቁም ነገር አብቅተውናል እንዴት ነው በዘመናዊቱ እስራኤል እዚህ ሀገር ይሄን ነገር አሁን በተለይ ወጣቱ ወላጅ በዚህ ድም ያለው ይሄን ነገር መቋቋም ያቃተው ምንድነው ለምንድነው የልጆችን ጸባይ ቀስ አርጎ መግባባት ልጆች እንዳይርቁ ማድረግ ማይቻለው ምንድነው ችግሩ
2: אז קודם כל, נסום באמת על הווק, אתה, לא, רגע, גם להם, תסבירי את זה
1: בעברית.
2: גם ההורים הצעירים, תנסו גרם, אף אחד לא דיבר איתם. של העונייני החינוך מיני, של הגוף שלנו, של הנסום, סועל תנגרנם. אוקיי, נעשה לזה, חסם על נני, חסם תרבותי.
1: יאו, סועתאוי, סיבל לכנש, ההון הצעות הגר תגנאינטו סינסה, מאפר אנדנור מיית נוינג'י, ለልጆች ማስተማር ሁኔታ እርግጥ ከኮላጅ የተገኘ ነገር ነው እኮ ምንም የተሰለጠነ ሀገር እንግዲህ ቢያድጉ እነዚህ ወላጆች ወጣት ወላጆች ወላጆቻቸው ስላልነገሯቸው አብሮ ያደገ ነገር ይኖራል ይሁን የሚያሳፍር
2: ነው ነው ይሄም አለ እና ደሞ አሁን אז יש חסם תרבותי נפרלן አሁን ይሄ ነገር አለ אוקיי דבר נוסף אני אלוקם እንደተርገነው አሁን ሲኔ በፈልገ እንደተርገነው አሁን እነን ማሳፈር ነገር ሄጀ ተደጋራ ማውራ በመጣያውቁም አሁን ይሄ ነገር እኔ ምነው የኛ ሀበሻ ብቻ አይደለም ኦኬ የኛ ይሄ ችግሩ እኔ ይሰራተኛ ተኛ ብቻ አይደለም ምሰራው ሄጀ የነጨቱን ማብረን ነው ምሰራ ለነሱም ከባድ ነገር ነው ይሄ ወሬ ኦኬ ለነሱም ከባድ ነው አሁን እኔ ምነው ሄደን እሺ እኔ ያፍራለሁኝ በመት ያሳፈረኛል በየ በመት ይናገራለው አባል እኔ ምለው በዚህ ጊዜ በሁሉ ነገር ተቴሌፎን አሁን ልጆቻችን ተፈልጉ ተቴሌፎን ሁሉ ነገር ነው ያለ አሁን ይሄ ደሞ ChatGPT AI የሚባለው አሁን ሁሉን ጠይቃ አሁን እሺ ቴሌጀጋራ ብጣላ ሄዶ እነተ ናቴጋራ ተጣልቻለሁኝ እስ ምክራይ ምን ነው ማረገው ብሎ እሱ እነኔ ይጠይቃኝ አሁን እሱ ሰው አይደለም ነው
1: ሰው አይደለም
2: አሁን ሰው አይደለም
1: ቴሌፎን ያው እንግዲህ ማያውቀውና ካሌላ ካሌ ያነጋግራል የፈልገውን ነገር ሊለው ይችላል
2: የሆነ ነገር አለ
1: ዘዋር እንግዲህ ሐሳቡ በጣም ሰፊ ነው ታዳጊ ልጆችን በዚህ ህድሜ አስቸጋሪ ነው ሰዓቱንም ውሃውንም መለየት ማይቻልበት ጊዜ ነውና እነዚህ ልጆች እንደው ሐሳቡን ችግሩን ተረርቶ በተለይ ወላጆች እንግዲህ በልጆች ዙሪያ የሚገኙ ቅርብ በመጀመሪያ ወላጆች ቤተሰብ ነው ችግርን ቢደርስባቸው ጉዳቱ የቤተሰብ ነው በመጀመሪያ እንግዲህ በሚጎዳው ቤተሰብ ነውና ይህን ችግር አስቀድሞ ማስቆም እንዲቻል ምን ማድረግ ይቻላል ብዙ ሊያወያየን የሚችል ዋና የማህበረሰባችን ችግር ነው ውይይታችንን እንቀጥላለን ሌላ ጊዜም እናወያይሻለን ለዛሬው ለማጠቃለያ ምን ትያለሽ
2: እና በመጥረኒ ወጣ ለጊት ተደረባ ጋም ኹፍሻኔ ኢማ ቢቱኻ እና በመተለፎኑ ጥይት ማለት ነው አዝ ማወቀለ በነ ክለሌ ሞጋኖት መስጠት ጥሩ ነው እና ዮናነኝ እና ግም ነገር ዮናነኝ እና በመተደረባ ኹፍሻኔ ኢማ
1: ተደረባ ይዟር ደምሴ በለው ስለሰጠሽን ሰፊ ሙያዊ ማብራሪያ በጣም ነው እናመሰግን ውይይታችን ይቀጥላል ለዛሬው በጣም እናመሰግናለን ዟር
2: ተደረባላ
1: መልካም ቀን ይሁንልሽ ተደረባ
2: ባይ
1: አድማጮቻችን ከዞሃር ጋር ያደረግነው ውይይት እንግዲህ እኔ መስል ነበር ውይይታችን ይቀጥላል የመጀመሪያው ክፍል ላይ ያቀረብነው የሚቀጥለውን ክፍል ደግሞ በቅርቡ እናቀርባለን እንደው እንዳጠቃላይ የተከበራችሁ አድማጮቻችን ማህበረሰባችን ትልቅ ችግር ውስጥ ነው በተለያየ ሁኔታዎች በተለይ ልጆችን በማሳደግ ዙሪያ አንዳንዴ ሳናውቀው ሁሉ ነገር ጥሩ እየመሰለን ልጆቻችን በያዙት ዘመናዊ የእጅ ስልክ በተለይ በዛ አማካኝነት ህይወታቸው ወዴት እንደሆነ በግልጽ እንኳን በማናውቀው ሁኔታ ክፍላቸው ውስጥ ነው ያለው ሰላም ነው ሁሉ ነገር ይያል እነሱ ደግሞ ለተለያየ አደጋ ሊጋለጡ ይችላሉና እንዲህ ደግሞ በባለሙያ ያለውን ትክክለኛ ጥናት የተደረገበት ያለውን መረጃ ስንሰማው በጣም ያስደነግጣል እንደውም በተለይ አሁን የረፍቱ ጊዜ ስለሆነ ሆፊሻ ጋዶል ጥንቃቄ ማድረግ ልጆችን መጠበቅ ያስፈልጋል በተቻለ መጠን ከሶሃር ጋር ያደረግነው ውይይትም ቀጣዩን ክፍልና ቀርባለን ውይይታችንም እንደው ይቀጥላል እንግዲህ ትምርት ሊሰጥ ከቻለ የተወሰነ ነገር እንኳን ግንዛቤ ማስጨበጫ ሚሆን ነገር ከማስተላለፍ ከቻል ትርጭታችን እንግዲህ ሊጠናቀቅ ነው አንድ ደቂቃ ከምናምን የቀረን ያለም እግር ኳስ ጨዋታ እንደቀጠለ ነው አሁን እንግዲህ አንዳንድ መቼም ብሔራዊ ቡድኖች ይጠበቃሉ እና ጨዋታውን ማየት አለብኝ ሲባል እንሰማለን አሁን የእንግሊዝና የኮንጎ ዲሞክራቲክ ሪፐብሊክ ዲሞክራቲክ ኮንጎ እየተጫወቱ ነው ይግማሽ ፍጻሜ እንግዲህ ማሐጺት ርሾን ይግማሹን ጨዋታ ተጫውተዋል በመጀመሪያው አንድ ለዜሮ ኮንጎ እንዳየው እንደዛ መሰለኝ አንድ እንግሊዝ አንድ ለባዶ በሆነ ውጤት የመራሽ ነው ኮንጎ እንግሊዝን የአፍሪካ እግር ኳስ ቡድን እንግዲህ በተቻለ መጠን ብዙም ባይሆኑ ጥሩ ነው ጥሎ ማለፉ ሂደት እየቀጠሉ ነው። በአጠቃላይ እንግዲህ ለተጫዋቾችም ለስፖርት አፍቃሪያንም መልካም እድል እንመኛለን። ስርጭታችን ይህን ይመስል ነበር አድማጮቻችን። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። ለቴክኒክ ባለሙያው ለዛፈር ሳሊም ምስጋና ይድረሰው። ወርቅነሽ ሸቴ ነኝ። እንዲሁም በስርጭታችን ለተሳተፉት ሁሉ ምስጋና ይድረሳቸው። መልካም ሌሊት ይሁንላችሁ። ደህና ደሩ።